የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የቅዳሜ የሐምሌ 25 2018 ዓ.ም ዕለታዊ ስርጭታችን ነው። የዛሬውን የቅዳሜ የሐምሌ 25 2018 ዓ.ም ተመረጥ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ትላንት አርብ ሐምሌ 23 2018 ዓ.ም ተመረተ የቅዱስ አቡነ ያዕቆብ ዮስጢኖስ ዓመታዊ በዓል ተከብሮ ማለፉ ይታወሳል። ይህንን አስመልክተን በቅድሚያ ስለ ቅዱስ አቡነ ያዕቆብ ዮስጢኖስ ታሪክ ወደ እናንተ አድማጮቻችን እናደርሳለን። በክፍሉ ለስርጭታችን ደግሞ ዘወትር ቅዳሜ በዚህ ሰዓት ቤተሰባችን በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባይ በረና በርግኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ትላንት አርብ ሐምሌ 23 2018 ዓ.ም የቅዱስ አቡነ ያዕቆብ ዩስጢኖስ ዓመታዊ በዓል ተከብሮ ማለፉ ይታወሳል። ይህ ትላንትና አርብ ሐምሌ 23 2018 ዓ.ም የተከበረውን የቅዱስ አቡነ ያዕቆብ ዩስጢኖስ በዓል አስመልክተን ያዘጋጀነውን አንድ መጣጥፍ ወደ እናንተ አድማጮቻችን እናደርሳለን። አብራችሁ በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ቅዱስ አቡነ ያዕቆብ ዩስጢኖስ። በዚህ ዕለት ይህ የእውነተኛ ሃይማኖት ብርሃን ያሳዩንን በመንፈስ ወላጃችን የሆኑ ብፁዕ አባታችንን አቡነ ያዕቆብ ዩስጢኖስን እናስብ። በመጀመሪያ የልባቸው ምኞት፣ ቀጥሎም ደግሞ የሕይወታቸውን ዓላማ አድርገው በግብር ያዋሉትንና ያሳዩትን ስብከታቸውን እናስታውሳለን። እንዲህም ብለው ነበር። የልብ በርና መዝጊያ ቁልፍ ንግግር ነው። አፌን ስከፍትና ስናገራችሁ ልቤን ከፈትኩላችሁ ማለት ነው። ሁላችሁ መንፈስ ቅዱስ በልቤ ያሳደረውን ታላቅ ፍቅር ልታዩ በአገሬ በነበርኩበት ጊዜ የእናንተ የኢትዮጵያ ክርስቲያን ልጆች ጥሩ ወሬ ደረሰኝ። ወላጆቼን አባቴና እናቴ ሆይ መርቁኝ፣ አሰናብቱኝ፣ ወደ ተወደዱ ኢትዮጵያውያን ክርስቲያኖች ወንድሞቼ ዘንድ ልሄድ ነው። ፍቅሬን እገልጽላችኋለሁ። መንገዱ ረዥም ነው። ስንት በረሃና ምድረ በዳ አለ። አንበሶችና ሌሎች ጨካኝ አራዊት ሞልተዋል። ለኢትዮጵያ ወንድሞቼ እንደ እሳት የሚያቃጥለኝ ፍቅራቸውን ልገልጽላቸው፣ አንበሶችና ሌሎች ጨካኝ አውሬዎች የሞሉበት በረሃና ምድረ በዳ አቋርጬ ሲሄድ እጅግ አደገኛ ነው። ከእንግዲህ ወዲህ ምናልባት ሁለተኛ ጊዜ ወደ እናንተ ተመልሼ አንገናኝም፣ አንተያይም ይሆናል። ምክንያቱም እኔ ልሞት የምፈልገው በዚያ ነውና ላያችሁ ወጣው ከወላጆቼም እያለቀስኩና እንባ እያፈሰስኩ ተሰናብቼ ጉዞዬን ወደ ኢትዮጵያ አቀናው። መርዛም እባቦችን ጭምር የሞላበት በረሃና ምድረ በዳ አቋርጬ ባሕሮችን ሲሻገር እግዚአብሔርን፣ ጌታ ሆይ የኢትዮጵያን ሕዝብ እንዳይ እርዳኝ፣ እነዚያን ወንድሞቼና እህቶቼን ለማየት አብቃኝ፣ እነርሱን ሳላይ አትግደለኝ ብዬ ከጸለይኩ በኋላ በበረሃና በምድረ በዳ በማዕበል የሚታወቁ ባሕሮችን እያሳለፈ ከአንበሶችና ከጨካኝ አውሬዎች መንጋጋ አድኖ ወደ እናንተ በሰላም አደረሰኝ። በመካከላችሁ እንድገኝና እንድንተዋወቅ አድርጎናል። ሕይወቴን በሙሉ ለእናንተ እሰጣለሁ። ስለ እናንተ እጸልያለሁ፣ አስብላችኋለሁ። የልቤ ሐሳብ በሙሉ ወደ እግዚአብሔር ወደ እናንተም ይሆናል ሲሉ ጽፈው ነበር። እንዲህ እያሉ ለሚያዳምጣቸው ለተሰበሰበው ሕዝብ የልባቸውን ሐሳብ በደንብ አበክረው ገለጡለት። እንደ እሳት የሚያቃጥላቸውን ፍቅር አሳዩት። እርሳቸው ልባቸውን እንደ ከፈቱለት እንዲሁም ሕዝቡ ልቡን እንዲከፍትላቸው ፍቃዳቸው እንደሆነ ገለጡለት። በመጀመሪያ ግንኙነት አባታዊ ምክራቸውንና ቃላቸውን አሰሙት። በልባቸው መንፈስ ቅዱስ የአምላክና የባልንጀራን ታላቅ ፍቅር በግብር ሊያውሉት ፈለጉ። አምላካቸውንና ባልንጀራቸውን እየወደዱና እነርሱን እያገለገሉ እንደሚቀደሱ ከተረዱ በኋላ በዚህ ሐሳብ ሥራቸውን ጀመሩ። እግዚአብሔርን እያገለገሉ ባልንጀራቸውን እያዳኑ ሕይወታቸውን ሊያሳልፉ ወሰኑ። የወላጆቻቸውንና የአገራቸውን ፍቅር ጥለው ፈተናና ሥቃይ ሳይፈሩ በችግር ያለውን ባልንጀራቸውን ለመርዳት ረዥም አስቸጋሪና አድካሚ ጉዞ ጀመሩ። ስለ ነፍሳት ደህንነት መከራ የተሞላበትን ሕይወት መረጡ። ለወላጆቻቸውም የኢትዮጵያ ልጆችን እንደሚወዷቸውና ወደ መዳን መስመር እንዲመጡ እንደሚፈልጉ እገልጥላችኋለሁ ብለዋቸው ነበር እንዳሉትና እንደተናገሩትም ደግሞ አደረጉ። እግዚአብሔርንም በመንገድ ምቾታቸው ሳይፈጽሙ እንዳይጠራቸው በጥብቅ ተማጽነውት ነበር። እርሱ ደግሞ የልባቸውን ምኞት ተቀብሎ ስለ መንግሥቱ መስፋፋትና ስለ ነፍሳት ደህንነት ሲል የልባቸውን ምኞት አሰመረላቸው። ብዙ እንዲሠሩ አደረጋቸው። በዓለም በተለይም በኢትዮጵያ ብዙ አቆያቸው። እስከ ዕለተ ሞታቸው ድረስ ብዙ መንፈሳዊ ፍሬዎችን አፈሩ። በስንት መከራ መካከል ሐዋርያዊ ሥራቸውን ጀመሩ። ነፍሳትን ፍለጋ ከመንደር ወደ መንደር፣ ከከተማ ወደ ከተማ በእግር እየተጓዙ በድካም ሳይበገሩና ተስፋ ሳይቆርጡ ሐዋርያዊ ሥራቸውን በተግባር አሳዩ። ብዙ ፈተና፣ ውርደት፣ ስደትና ተቃውሞ ገጠማቸው። ሰይጣን ሁልጊዜ ተንኮለኛ ነውና እግዚአብሔርን መቃወም እየተተናኮለ በመፈታተንና በማጨናገፍ ክፉ ሰዎችን መልእክተኞችና መሣሪያ አድርጎ በመጠቀም ሐሳባቸውንና ሥራቸውን ለማክሸፍና ለመደምሰስ ቢነሳም ግን አልተሳካለትም። አምላክ ከእርሳቸው ጋር ስለነበር ድል ነሱ። በተቀደሰ ሕይወታቸውና ጸሎታቸው፣ ቃላቸውና ስብከታቸው ቁጥር ስፍር የሌላቸው ነፍሳት ወደ እውነተኛ ሃይማኖትና እምነት እንዲመለሱና እንዲከተሉ አደረጉ። ብዙዎች የአገር ተወላጆችም የእግዚአብሔር መንፈስ በእርሳቸው እንዳለ ከተገነዘቡ በኋላ በታላቅ ፍቅርና ታማኝነት ተከተሏቸው። እኔ እዚያው ልሞት ነው የምፈልገው ብለው ነበር።
አምላክ የልባቸውን ምኞት አሰመረላቸው። ስለ አምላክ ክብርና ስለ ነፍሳት ደህንነት ብዙ ከሰሩ ከደከሙ በኋላ የድካማቸውን ፍሬ ሽልማት ሊቀበሉ ወደ ሰማይ ቤታቸው ሄዱ። ከበዋቸው ለነበሩ ውድ ልጆቻቸው በርግጥ እኔ ስራዬን አልፈጸምኩም፣ ምክንያቱም ጊዜ ስላጠረኝ ነው። እናንተ ግን አትፍሩ። አባታችሁ ርዕሰ ሊቃነ ጳጳሳት ፒዮ 11ኛ ከቤታችሁ ሐሜትና ውርደትን አርቁ፣ እርስ በርሳችሁ ተዋደዱ፣ በእምነታችሁና በሃይማኖታችሁ ጸንታችሁ ኑሩ፣ የኢትዮጵያ ብርሃን ሁኑ አሏቸው። እኚህ ታላቅ መንፈሳዊ የእግዚአብሔር ሰው የእውነተኛ ሃይማኖት ብርሃን ስላሳዩ እናመሰግናለን። እንደ እርሳቸው በልባችን የአምላክና የባልንጀራችን ፍቅር እናሳድር፣ አብነታቸውን እንከተል። ተዋደዱ፣ በሃይማኖታችሁ ጽኑ፣ ጠንክሩ የሚል ምክራቸውን ሰምተን እንከተል፣ አጥብቀንም እንያዝ። በሰማይ ሆነው እንዲጠብቁን አባ ጸልዩልን በማለት ዘወትር እንማጸናቸው። የቅዱስ አቡነ ያዕቆብ ዩስጢኖስ የሕይወት ታሪክ እንደ አውሮፓውያኑ የቀን አቆጣጠር ጥቅምት 8 ቀን 1800 ዓ ም ሳንፈል ጣሊያን አገር ተወለዱ። ጥቅምት 13 ቀን 1818 ዓ ም በናፖሊ ወደሚገኘው ወደ ማኅበረ ሉካን ላዛሪስት ገዳም ገቡ። ሰኔ 18 ቀን 1820 ዓ ም ማዕረገ ክህነት ተቀበሉ። በሀገራቸው ናፖሊ ኦሪያ የክህነት ሥራ ማከናወን ጀመሩ። በየጊዜው የማኅበራቸው የተማሪዎች የተመካሪያን ተማሪዎችና የመነኮሳት አለቃ ሆነው ተሹመው አገልግለዋል። እንደ አውሮፓውያኑ የቀን አቆጣጠር መጋቢት 18 ቀን 1839 ዓ ም የሮም ርዕሰ ሊቃነ ጳጳሳት አባ ያዕቆብ የኢትዮጵያና የአካባቢዋ ሐዋርያዊ መስተናብርና ሊቀ ካህናት ብለው ሰየሟቸው። ጥቅምት 29 1839 ዓ ም ወደ አድዋ ገቡ። ከዚያም ከባለሥልጣኖችና ከሕዝቡ ጋር ከተዋወቁ በኋላ የአገሩን ቋንቋ፣ ልምድና ባህል በማጥናት ሐዋርያዊ ሥራቸውን ጀመሩ። ከአድዋ ወደ ጎላና አሌቴና ተሻገሩ። በትግራይ ብርቱ መከራ ስለገጠማቸው ወደ ኤርትራ ክፍለ ሀገር እንዲዛወሩ ግድ ሆነባቸው። እንደ አውሮፓውያኑ የቀን አቆጣጠር ሐምሌ 6 ቀን 1849 ዓ ም በምጽዋ በብፁዕ አቡነ ማትያስ እጅ የጵጵስና ማዕረግ ተቀቡ። በኤርትራ ክፍለ ሀገር በተለይ የነበራቸውና የሰሩባቸው መንደሮች ሆላይ፣ ሄቦ እና አዲ ቀንዲ ነበሩ። እንደ አውሮፓውያኑ የቀን አቆጣጠር ሐምሌ 31 ቀን 1860 ዓ ም በአስካራ አሊገድ ሊደል ባህር በጻድቃን ሞት አረፉ። አስክሬናቸው ከሞቱበት ቦታ በማንሳት በሄቦ ተቀበሩ። እስካሁንም አጥንታቸው በሄቦ ቤተ ክርስቲያን ውስጥ አርፎ ይገኛል። እንደ አውሮፓውያኑ የቀን አቆጣጠር ጥቅምት 26 ቀን 1975 ዓ ም በአገራችን አቆጣጠር ጥቅምት 16 ቀን 1968 ዓ ም ማለት ነው፣ ቤተ ክርስቲያን ቅድስናቸውን ለዓለም ሁሉ አወጀች።

ክቡራንና ክቡራት አድማጮቻችን የቀደም ሲል ያስደመጥናችሁ በትላንትናው ዕለት ማለትም አርብ ሐምሌ 23 2018 ዓመተ ምህረት የቅዱስ አቡነ ያዕቆብ ዩስጢኖስ ዓመታዊ በዓል ተከብሮ ማለፉ ይታወሳል። ይህንን አስመልክተን ስለ ሕይወታቸው ታሪክ ያዘጋጀነውን ጽሑፍ ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የቅዳሜ የሐምሌ 25 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር ቅዳሜ በዚህ ሰዓት ቤተሰባችን በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሜ እየጋበዝኳችሁ የዚህ ዝግጅት አዘጋጅና አቅራቢ በረና በርግኔ መሆኑን ከወዲሁ ለመግለጽ እንወዳለን።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ፍቅር በቤተሰብ ውስጥ ጠንካራ ስሜታዊ ፍቅር። ሁለተኛው የቫቲካን ጉባኤ እንደሚያስተምረው ይህ የትዳር ፍቅር የሰውን ሁለንተናዊ ጥቅም ያካትታል። ለመንፈስ ስሜቶችና ለነርሱም አካላዊ መገለጫ ልዩ ክብር ይሰጣል። ለጋብቻ የተገባ ወዳጅነትን ልዩ ባህሪና መገለጫ ያስከብራል። በዚህ ምክንያት ደስታ ወይም ስሜት የሌለበት ፍቅር ከእግዚአብሔር ጋር ያለውን የሰውን ልብ አንድነት ለማሳየት በቂ አይደለም። መንፈሳውያን ሰዎች ሁሉ እንዳረጋገጡት መለኮታዊ ፍቅርና ሰማያዊ ፍቅር የሚፈልጉትን ተምሳሌት የሚያገኙት በወዳጅነት፣ በልጅ ፍቅር ወይም በዓላማ ጽናት ውስጥ ሳይሆን በጋብቻ ፍቅር ውስጥ ነው። ለዚህም ምክንያቱ የጋብቻ ፍቅር ሙሉእነት ነው። እውነታው ይህ ከሆነ ታዲያ ቆም ብለን በጋብቻ ውስጥ ስለሚያጋጥሙ ስሜቶችና ወሲባዊነት የማንናገረው ለምንድን ነው? የስሜቶች ዓለም። የጥንት ሰዎች ጥልቅ የፍቅር ስሜቶች የሚሏቸው ምኞቶችና ስሜቶች ሁሉ በትዳር ሕይወት ውስጥ ትልቅ ስፍራ አላቸው። እነዚህ ስሜቶች ሌላው ሰው በሚያገኝበትና የሌላው ሰው ሕይወት አካል በሚሆንበት ጊዜ ይነቃቃሉ። ሌሎች ነገሮችን መቅረብ የሕያዋን ፍጥሯን ሁሉ ባሕሪ ሲሆን፣ ይህ ዝንባሌ ምንጊዜም ደስታን ወይም ሲቃይን፣ ፍስሐን ወይም ሐዘንን፣ እርኅራኄን ወይም ፍርሃትን የመሰሉ መሠረታዊ ስሜታዊ ምልክቶች አሉት። እነዚህም ስሜቶች እጅግ መሠረታዊ በሆነ የሥነ ልቦና ተግባር ላይ የተመሠረቱ ናቸው። ሰዎች በዚህ ዓለም ላይ ይኖራሉ። የሚያደርጉትና የሚሹት ነገር ሁሉ በስሜት የተሞላ ነው። ኢየሱስ እውነተኛ ሰው በመሆኑ ስሜቶቹን ገለጸ። ኢየሩሳሌም ባልተቀበለችው ጊዜ አዘነ። በማቴዎስ ወንጌል ምዕራፍ 23 ከቁጥር 27 በዚያም ምክንያት አለቀሰ። በሉቃስ ወንጌል ምዕራፍ 19 ከቁጥር 41 እንደዚሁም በሌሎች ሰዎች መከራ እጅግ አዘነ። በማርቆስ ወንጌል ምዕራፍ 6 ከቁጥር 34 ሐዘናቸው እጅግ ተሰማው። በዮሐንስ ወንጌል ምዕራፍ 11 ከቁጥር 33 በጓደኛው ሞት አለቀሰ። በዮሐንስ ወንጌል ምዕራፍ 11 ከቁጥር 53 እነዚህ የስሜታዊነቱ ምሳሌዎች ሰብአዊ ልቡ ምን ያህል ለሌሎች ክፍት እንደሆነ ያሳያሉ። ስሜትን መለማመድ በራሱ ከግብረ ገብ አኳያ ጥሩም መጥፎም አይደለም። የምኞት ወይም የጥላቻ ስሜት መቀስቀስ ኃጢአትም የሚያስነቅፍም አይደለም። ከግብረ ገብ አኳያ ጥሩ ወይም መጥፎ የሚሆነው በተወሰኑ ስሜት ላይ ተመስርተን ወይም በዚያ ስሜት ተጽዕኖ ስር ሆነን የምናደርገው ነገር ነው። ሆኖም ስሜቶች ሲቀሰቅሱ ወይም ሲፈልጉ፣ ከዚህም የተነሳ ክፉ ድርጊት ብንፈጽም፣ ይህ ክፉ ነገር እነዚህን ስሜቶች ለመቀጣጠል ለሚደረግ ውሳኔና ለክፉ ድርጊቶቹ ውጤት ምክንያት ይሆናል። በተመሳሳይ በአንድ ሰው ውበት መማረክ ወዲያው ጥሩ ነገር ነው ማለት አይቻልም። በዚያ ሰው መማረክ ግን እርሱን ወይም እርሷን ለመጫን ከሆነ ስሜቴ የሚያገለግለው ራስ ወዳድነትን ብቻ ነው። ደስታ ስለሚሰማን ብቻ ጥሩዎች ነን ብለን ማመን ትልቅ ቅዠት ነው። ለመወደድ ትልቅ ፍላጎት ስላላቸው ብቻ በትልቁ የማፍቀር አቅም አለን ብሎ የሚያስቡ ነገር ግን ሌሎችን የሚያስደስት ነገር የማድረግ ጥረት የሌላቸው ሰዎች አሉ። እነዚህ ሰዎች በራሳቸው ፍላጎቶችና ምኞቶች የተጠመዱ ናቸው። እነዚህን የመሰሉ ሁኔታዎች ሲያጋጥሙ ስሜቶች ከትልልቆቹ እሴቶች ይርቃሉ። ጤናማና ደስተኛ የቤተሰብ ሕይወት እንዳይዳብር የሚያደርገውን ራስህን ብቻ ወዳድነትን ይደብቃሉ። ጥልቅ ስሜት ከነጻ ምግባር ጋር ከተያያዘ የዚያን ድርጊት ጥልቀት ያሳያል። የጋብቻ ፍቅር የሰው ስሜታዊ ሕይወት መላውን ቤተሰብ የሚጠቅምና የዚያን ቤተሰብ የጋራ ሕይወት የሚያገለግል መሆኑን ለማረጋገጥ ጥረት ያደርጋል።
አንድ ቤተሰብ ጠንካራ የሚሆነው የአባላቱ ስሜታዊ ህይወት ተላላቅ ውሳኔዎችንና እሴቶችን የሚያፍን ሳይሆን የእያንዳንዱን ነጻነት የሚከተል ከነርሱም የሚመነጭ ለሁሉም የሚጠቅም መልኩ እርሱን የሚያዳብር የሚያጣራና የሚያስማማ የስሜት አይነት ሲሆን ነው። እግዚአብሔር የልጆቹን ደስታ ይወዳል። ይህ ነገሮችን የመተው ውሳኔን ያካተተ የትምህርት ሂደትን ይጠይቃል። ይህ የቤተ ክርስቲያን አስተሳሰብ የሰውን ደስታ ይቃርናል በሚል ሰበብ ብዙውን ጊዜ ተቀባይነት ሳያገኝ ቆይቷል። ቤኔዴቶስ 16ኛ ቤተ ክርስቲያን በትእዛዝዋና በክልከላዎቿ ሁሉ በሕይወት ውስጥ እጅግ ክቡር የሚባለውን ነገር ወደ ምሬት አትቀይረውምን? የፈጣሪ ስጦታ የሆነው ደስታ በራሱ መለከታዊ ተምሳሌት የሆነውን ደስታ ሲሰጠን እምብልታ አትናፋምን? በማለት ይህን ክስ በታላቅ ግልጽነት አጠቃልሎታል። በክርስትና ሃይማኖት ውስጥ የተጋነኑና አፈንጋጭ የብሕትውና አይነቶች የነበሩ ቢሆንም የቤተ ክርስቲያን ይፋ አስተምሮ ለቅዱሳን መጻሕፍት ታማኝ በመሆን ፍቅርን ራሱን አልጣላውም በሽፍንፍንና አጥፊ በሆነው የፍቅር አይነት ላይ ጦርነት አወጀ እንጂ። ምክንያቱም አስመሳይ የፍቅር አምልኮ የፍቅርን መለኮታዊ ክብር ይገፋፋል፣ ሰባዊ ክብርንም ያዋረዳል ሲሉ ምላሽ ሰጥተዋል። ስለዚህ በስሜትና በተፈጥሮ ባህሪ ዙሪያ ትምህርት መስጠት ያስፈልጋል። ይህም አንዳንዴ ገደብ ማስቀመጥን ይጠይቃል። ከልክ ያለፈ ቁጥጥር የሌለበት ወይም መሳጭ የደስታ አይነት የኋላ ኋላ ደስታን ያዳክማል፣ ያጎድፋል፣ የቤተሰብ ሕይወትንም ይጎዳል። አንድ ሰው ጥልቅ ስሜቶችን ወደ ውብና ጤናማ መንገድ እንዲያመሩ ይበልጥ ለሌሎች ጥቅም ቅድሚያ ወደሚሰጥና በቤተሰብ ልብ ውስጥ የእርስ በርስ ግንኙነቶችን ወደ ማዳበር የተቀናጀ የግል ስኬት እንዲያተኩሩ ሊያደርግ ይችላል። ይህ ማለት ግን ጥልቅ የሆነ ደስታ የሚገኝባቸው ወቅቶች መተው ሳይሆን ይልቁንም ከሌሎች የልግስና፣ የትዕግስት፣ የተስፋና ዓላማን ለማሳካት ከሚደረግ አድካሚ የትግል ወቅቶች ጋር ማቀናጀት ነው። የቤተሰብ ሕይወት ማለት ይህ ሁሉ ነው። እርሱንም በሙላት መኖር ይገባል። አንዳንድ የመንፈሳዊነት ፈርጆች ከሥቃይ ተላቅቆ በነጻነት ጎዳና ለመራመድ ከተፈለገ ምኞት መጥፋት አለበት ሲሉ ያስተምራሉ። እኛ ግን እግዚአብሔር የሰዎችን ደስታ እንደሚወድ እናምናለን። ፈጣሪያችን ደስ እንዲለን ሁሉንም ነገር አትረፍርፎ ይሰጠናል። በአንደኛ ጢሞቴዎስ መልእክት ምዕራፍ 6 ከቁጥር 17 በታላቅ ፍቅሩም ልጅ ሆይ በሚቻልህ መጠን ራስህን በመልካም አስተዳደር አዘጋጅ፣ የዛሬው ደስታ አያመልጥህ። በሥራክ መጽሐፍ ምዕራፍ 14 ከቁጥር 11 እስከ 14 ብሎ ሲነግረን ሐሴት እናደርግ። እንደዚሁም ባለትዳር ጥንዶች ጊዜው መልካም ሲሆን ደስ ይበል። በመጽሐፈ መክብብ ምዕራፍ 7 ከቁጥር 14 የሚለውን የመጽሐፍ ቅዱስን ትእዛዝ ሲሰሙ ለእግዚአብሔር ፍቃድ ምላሽ ይሰጣሉ። ስለዚህ ቁም ነገሩ ደስታ በተለያዩ የሕይወት ጊዜያት የሚከሰት በጋራ ፍቅር ፍላጎት ላይ የተመሠረተና የተለያዩ መገለጫዎች ያሉት መሆኑን በነጻነት ማወቅ መቻል ነው። በዚህ ረገድ እይታችንን በሚያጋርደን በአንድ ውስን ተመክሮ እንዳንጠመድ ንቃተ ሕሊናችንን እንድናሰፋ የሚያበረታቱንን አንዳንድ የምሥራቅ ሊቃውንት ማመስገን እንችላለን። ንቃተ ሕሊናን ማስፋት የማስፋቱንና የማጥራቱን ያህል ምኞትን መካድ ወይም ማጥፋት አይደለም። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናትና ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮች እና ለምዕመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 142 እስከ 149 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።

አድማጮቻችን የዛሬው የቅዳሜ የሐምሌ 25 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

0: ካርዲናል ማይክል ቸርኒ ኣብ መኽፈተ ስነ ስርዓት ምሉእ ዓውደ ጉባኤ ማሕበረ ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪቃ ኣብ ዘዕረጎ መስዋእቲ ቅዳሴ ንተሳተፍቲ ኣባላት እቲ ማሕበር ንክርስትያን ምእመናን ብትዕግስቲ ንዓለም ከሐድሱ ከተባብዕዎም ንመንፈስ ቅዱስ ብምፍቃድ ድማ ኣብ መንጎኦም ክዓዩን ከምኡውን ሕብረት ከማዕብሉ ብምምሕፃን ስብከት ቃል ኣምላኽ ኣካፈልዎም። ኣብ እዋን ጸገማት ተስፋ ኣይትቑረጹ። ንዓለምን ንኹነታትን ስቓይን ንምቕያር ብትዕግስቲ ድልድላት ሕብረት ህነጹ እንክብሉ ብፁእ ካርዲናል ማይክል ቸርኒ ህየንተናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ መኽፈት እቲ ዓውደ ጉባኤ ንማሕበር ኣባላት ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪቃ ጻውዒት ኣቕሪቦም። ዝሓለፈ ሰንበት ዕለት 19 ሓምለ 2026 ኣብ ናይሮቢ ኬንያ ኣብ ዝዓረገ መስዋእቲ ቅዳሴ ብፁእ ካርዲናል ማይክል ቸርኒ ንሕና ክርስትያን ምእመናን ኣብ ዓለም እንነብር ዘሎና ከምቲ መንፈስ ቅዱስ ዝገብሮ ንዓለም ካብ ውሽጢ ምእንቲ ክልውጣን ከነሕድሳን ተጸዊዕና ኢና በሉ። ካርዲናል ቸርኒ ካብ ዕለት 18 ክሳብ ዕለት 22 ሓምለ ኣብ ናይሮቢ ኣብ መበል 21 ሓፈሻዊ ዓውደ ጉባኤ ናይ ኣሚሰያ ይሳተፉ ኣለዉ። እዚ ዓውደ ጉባኤ እዚ ካብ 9 ሃገራት ምብራቕ ኣፍሪቃ 8 ኣህጉራውያን ጉባኤታት ካቶሊካውያን ጳጳሳት ዝሳተፍዎ ዘለዉ እዩ። እዚ ዓውደ ጉባኤ እዚ ኣብ ካቶሊካዊ መንበረ ጥበብ ምብራቕ ኣፍሪቃ እዩ ዝካየድ ዘሎ። ካብ ሱዳን፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ፣ ኡጋንዳ፣ ኬንያ፣ ታንዛኒያ፣ ማላዊ፣ ዛምቢያ ከምኡውን ካብተን ምስዚ ዞባ እዚ ዝዳወባ ሃገራት ጅቡትን ሶማልያን ዝመጹ 140 ጳጳሳት ይርከብዎም። ፍረ ነገር ናይዚ ዓመት ዝዓውደ ጉባኤ ናይ ኣሚሰያ ሲኖዳዊ ጉዕዞ ምስ መንእሰያት ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ምህናጽ ዝብል ድማ እዩ። ብፁእ ካርዲናል ማይክል ቸርኒ ብዛዕባ ምሳሌ ማይ ብሑቕ ካብ ናይ ዕለቱ ንባብ ወንጌል እተወስደ ብምጥቃስ መንግስቲ ኣምላኽ ኣብ ሓደ መልወሲ እተወሰኸ ማይ ብሑቕ ከም ዝኾነትን ከምኡውን ነቲ ብሑቕ ከም እተብክዖን ገሊፆም። እዚ ምሳሌ እዚ ስቓይን ምጉዳል ፍትሕን ንምቕያር ህዱእን ዓሚቑን ውፅኢታውን ዕዮ ከም ዝሓትት ብንጹር ዘተባብዕ እዩ በሉ። ብዛዕባ ገዛ ርእስና ዘንጸባርቕ መርኣያ ምግባር ዘይኮነስ ምስ ኣምላኽን ምስ ካልኦትን ዓሚቕ ሕብረት ምግባር ንዓለም ካብ ውሽጣ ብህድኣት ብምቕያር መዓልታዊ ናብራ ምንባር እዩ ድማ በሉ። ኣብ ውሽጢ ነፍሲ ወከፍ ክርስትያን ዝዓይ መንፈስ ቅዱስ ንዓለም ብኸመይ ከም ዝቕይራ እውን ወሲኾም ኣስተንተኑ። እዚ ኸዓ ምልክታት ዘመን ብምንባብን ምስ ካልኦት ብምትሕብባርን ዝብጻሕ እዩ ክብሉ ኣመልከቱ። ኣብዚ መዳይ እዚ ብፁእ ካርዲናል ቸርኒ ብፍላይ ከዓ ንመንእሰያት ሓቀኛ ድልድላት ሕብረት ክሃንጹ ጻውዒት ኣቕረብሎም። ብዘይኣፈላላይ መንገድታት ዓለም ብምስዓብ ወይ ብምውህሃድ ክርስትያናዊ መንነትና ብምቅላል ወይ ነቲ ኣብ ወንጌል ዘሎ ጠለብ ብምቕናስ ዘይኮነስ ከም ማይ ብሑቕ ኣገዳሲ ምንጪ ብምዃን እዩ ዝብጻሕ በሉ። በዚ ከምዚ ኢና መንግስቲ ኣምላኽ ኣብ ምህናጽ ብሓቂ እንተሓባበር። ኣብቲ እንነብረሉ ዘሎና እተፈላለየ ኩነታት ከም ማይ ብሑቕ መጠን ዘሎና ግደ ድማ እንፍጽም ክብሉ ተላበው። ብፁእ ካርዲናል ማይክል ቸርኒ ኣስዒቦም ካልእ ኣብቲ ናይ ዕለቱ ወንጌል ተጠቒሱ ዘሎ ምሳሌ ማለት ብዛዕባ እቲ ብሕብረት ዝበቁል ስርናይን ክርዳድን ብምጥቃስ ብፍላይ ነቲ ክርዳድ ካብ ስርናይ ንምፍላይ ብተህዋኽ ዘይምምንቋስ ዝብል ኣምር ነቲ እቲ ዋና ግራት ዘቕረቡ ሓሳብ ኣጉልሑ። እዚ ሓረስታይ ብዛዕባ እከይ ክርዳድ ፍትሒ ንምምላስ ሂወት ንምምላስ እኳ እንተሓሰበ ነቲ መብዛሕትኡ ግዜ ብቕልጡፍን ቀሊልን ባህሪና ዝቕጻዕን ስጉምትታት እንወስደሉን ፈተና ኢዱ ኣይህብን እዩ። እዚ ኸዓ ብዓይኒ ዘይረአ እንተበቖለ ድማ ነቲ ስርናይ ኣብ ዝኾነ ይኹን ቦታ ብጻዕሪ ከጥፍኦ ኣይክእልን እዩ ክብሉ ኣስተንተኑ። ካርዲናል ቸርን ከም ዝገለጽዎ እዚ ከምዚ ዝበለ ምስትውዓልን ትዕግስትን ኣቀራርባን ንዅሎም ክርስትያን ምእመናን ኣብ መንጎናን ምስ ኩሉ ሰብ ኣብ ውሽጢ ቤተ ክርስትያንን መዓልታዊ ዲፕሎማሲን ኸማዕብሉ ክሕግዞም ኣለዎ ክብሉ ተላበው። ብታህዋኽ ናብ ዘይፍትሓዊ ፍርድታት ክትኣቱ ኣዝዩ ቀሊል እዩ ክብሉ ድማ ኣጠንቀቑ። ኣብ መወዳእታ ብፁእ ካርዲናል ቸርኒ ብዛዕባ እቲ ንመንግስተ ሰማያት ከም ንእሽቶ ዘርኢ ኣድሪ ዘቕረበ ምሳሌ እውን ኣስተንቲኖም። ብፁእነቶም ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝጸሓፍዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቶም ብምጥቃስ እዚ ምሳሌያዊ ዛንታ እዚ ነቲ ኣዝዩ ኣሉታዊ ትርጉማት ክንውንን ኣብ ሕቶ ዘእቱ ዓሚቕ ተስፋ ንኽንነብር ከም ዝጽውዓና ኣጉልሑ። ቅዱስ አቦና ከምት ንሶም ናይ ሐሶት ኩንነት ክብሉ ዝጸውዕዎ ነገር የጠንቅቁና ኣለዉ። እዚ ኸዓ ሸለልትነትን ኢድካ መሃብን እዩ በሉ። ኣብ ክንዶስ ንእከይ ብትብዓት ንምኹናን ጻውዒት የቕርቡልና። ክርስቲያን ምእመናን ከም ምዃንና መጠን ኣብ ኩነኔ ጥራይ ደው ክንብል ግን ኣይኮነን። እዚ ኣድላይ እዩ፣ ግን ከዓ እኹል ኣይኮነን። የግዳስነቲ ጐይታ ድሮ ኣብ ቅድሜና ዝኸፍተልና ዘሎ ሓድሽ መንገድታት ከነለልዮን ክንስዕቦን ክንጽዕር ኣሎና። ነቲ ኣብ ወንጌል እተመስረተ ምስላ ዘርኣድሪ ኣብ ልብና ንሓዞ ክብሉ ድማ ብፁእ ካርዲናል ቸርኒ ኣትሪሮም ተዛረቡ። መንግሥትኻ ትምጻ ኢልና ምእንቲ ኽንጽልን ምእንቲ ኽንዓይን ድልድል ተስፋ ብኸመይ ከም እንሃንጽ ብዝያዳ ምእንቲ ኽንምሃር ንጐይታ ንለምኖ። ኵሎም ተጋባእቲ ድማ ከም ውህበት ሰማይ ድልድላት ኅብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ክሃንጹ ብምጽላይ ስብከቶም ዛዘሙ።
1: መበል 21 ምሉዕ ዓውደ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቕ ኣፍሪካ ኣብ ናይ ኬንያ መንበረ ጵጵስና ዕለት 19 ሓምለ ናይሮቢ ኣብ ዝርከብ ካቶሊካዊ መንበረ ጥበብ ምብራቕ ኣፍሪካ ዝተበገሰ መንእስያት ኣብ ማእከል ኣስተንትኖኡ ዝገበረ ኮይኑ ኣቦ መንበር ዋዕላ ጳጳሳት ካቶሊክ ኬንያ ናይ ሰበኻ ኪሲሙ ሊቀ ጳጳሳት ሞሪስ ማሃቲያ መኩምባ ኣብ ዘስምዕዎ ናይ መኽፈት መዳረ ንመንእሰያት ቤተ ክርስቲያን ትፈትወኩም ኣባኻትኩም ተኣምን ኣብ ህይወትን ተልእኾን ቤተ ክርስቲያንን ኣብ ህይወት ሃገርኩምን ምሉእ ብምሉእ ክትሳተፉ ትዕድመኩም ብሓባር ኮይንና ኣብ ፍቕሪ ፍትሒ ሓድነት እምነትን ግዜ ዘይሓልፎ ክብርታት ናይ ካቶሊክን ክርስትናን ትውፊትና እተመሰረተ ሕብረተሰብ ኢና እናሃንፅ ከም ዝበሉ ፊደስ ኣገልግሎት ዜና ኣፍሊጡ። ነቲ ሙሉእ ሓፈሻ ዓውደ ጉባኤ ብወግዒ ንምኽፋት ዝዓርግ መስዋእቲ ቅዳሴ ዝመርሑ ኣገልግሎት ውህድ ሰብ ኣብ ምዕባለ ዝሓሊ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ህየንተ ካርዲናል ሚካኤል ቸርኒ ንመንእሰያት ተስፋ ካባኻትኩም ክትምንዛዕ ኣይትፍቀዱ እንክብሉ ተማሕፂኖም ሊቀ ጳጳሳት ዮን መበል 14 ጉሩም ሰብኣውነት ብዝብል ኣርእስቲ ዝለገሱ ዓሉ መልእኽቲ ብምዝካር ምይይጥን ትዕግስትን ትሕትናን ግጭታት ንምፍታሕ ከምኡውን ዝያዳ ፍትሓውን ሰላማውን ሕብረተሰብ ንምህናፅ ዝድረኽ መጋበርያ ምዃኑ ከም ዘጉልሑ ዝሓበረ ፊደስ ኣገልግሎት ዜና ኣስዒቡ ኣቦ መንበር ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቕ ኣፍሪካ ኣብ ዛምቢያ ናይ ሰበኻ ሶልዌዚ ጳጳስ ቻርለስ ጆሴፍ ሳምፖ ካዞንደ ኣብ ዝቕፅሉ 4 ዓመታት መንእስያት ቀዳምነት ክስነት ካቶሊካዊት ቤተ ክርስቲያን ኣብቲ ዞባ ከም ዝኾኑ ገሊፆም ጳጳሳት ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቕ ኣፍሪካ ንመንእሰያት ንዝቕፅሉ 4 ዓመታት ቀዳምነት ጉስነቶም መርሓ ግብርታቶም ዝገብርሉ ምኽንያት ብቐዳምነት መንእሰያት ተወፋይነትና ከም ዝግብኦም ከነርእን ናይ ቅድስትን ኣደን ቤተ ክርስቲያን ወገን ናይ ምዃን ስምዒት ከማዕብሉ ክንሕግዞም ስለ እንደሊ እዩ ከም ዝበሉ ኣፍሊጡ። ኣብቲ ኣኼባ ኣስታት 140 ጳጳሳት ካብ ማሕበር ኤጲስቆጶ ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቕ ኣፍሪካ ዝመፁ ኤጲስቆጶሳውያን ጉባኤታት ኢትዮጵያ፣ ኤርትራ፣ ኬንያ፣ ማላዊ፣ ደቡብ ሱዳን፣ ታንዛኒያ፣ ኡጋንዳ፣ ዛምቢያ ከምኡውን ኣባላት ማሕበር ዝኾኑ ሃዋርያውያን መስተናብሪ ጅቡቲን ሶማልያን ይሳተፉ ከም ዘለውን ኣብቲ መደብ ወከልቲ ፖለቲካዊ ተቋማት ውሽጢ ዓዲ እውን ዝተረኽቡ ኮይኖም ካብኣቶም ናይ ሃገረ ኬንያ ርእሰ ብሄር ዊልያም ሩቶ ወኪሉ ዝተዛረበ ቀዳማይ ፀሓፊ ቤት ምክሪ ሚኒስትራት ሙሳ ሊያ ሙዳቫዲ ኣብ ዘስምዖ መደረ ኣብ መላእ ምብራቅ ኣፍሪካ ሰላም ሰናይ ምሕደራን ምሕያል መንእሰያትን ንመድንፋዕ ዝያዳ ዝባዊ ምትሕብባር ክግበር ፃውዒት ኣቕሪቡ እዞም ሰለስተ ኣዕኑድ ንዘላቐ ልምዓትን ቁጠባዊ ዕቤትን ብኸመይ ኣገደስቲ ምዃኖም ኣስሚሩ ካቶሊካዊት ቤተ ክርስቲያን ንመንእሰያት ቅኑዕ ክብርታትን ክእለታትን ዕድላትን ንምቕራብ ዘለዋ ተወፋይነት ብምግንዛብ እቲ ኬንያዊ ፖለቲከይና ኣፍሪቃ ዘለዋ ዘይተዓደነ ዓቕሚ ካብ ቀይድታት ከነላቕቕን ዝያዳ ርጉኡን ብልፅግናን መጻኢ ከነረጋግፅን ንኽእል ኢና ከም ዝበለ ፊደስ ኣገልግሎት ዜና ሓቢ ቢሩ።
0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ኣብ ሳልሳይ መዓልቲ ዝሓለፈ ሰሉስ ዕለት 21 ሓምለ መስዋዕተ ቅዳሴ መበል 21 ጉባኤ ብፁዓን ጳጳሳት ምብራቅ ኣፍሪካ ብጳጳሳት ኢትዮጵያን ኤርትራን ተመሪሑ። እቲ ዝዓረገ መስዋዕተ ቅዳሴ ንብፁ ኣባ ገብረ ሚካኤል ሰማእቲ ተወፈየ ኮይኑ መስርሕ ቅድስናኦም ድማ ናብ ጳጳሳት ኣሚስያ ኣቐሪቡ። ብፁ ኣባ ገብረ ሚካኤል ኣብ ታሪክ ቤተ ክርስቲያን ኢትዮጵያን ኤርትራን ኣብ ዘመነ ሃፀይ ቴድሮስ ብሰንኪ ካቶሊካዊ እምነቶም ኣብ ቅድሚ ህዝቢ ብግፍዕ ተቐትሉ ወዲ ሃገርና ሰማእት እዮም። ቅድስቲ መንበር ብ1923 ዓመተ ምህረት ብርእሰ ሊቃነ ጳጳሳት ፒየስ መበል 12 ብፅንኦም ኣውጃትልና። ሕጂ ድማ ኣዋጅ ቅድስናኦም ኣብ መስርሕ ዝርከብ ዘሎ እዩ። ብፁዕ ኣቡነ ማርቆስ ጳጳስ ሰበኻ ጅማ ቦንጋ ኢትዮጵያ ኣብቲ ዝዓረገ መስዋዕተ ቅዳሴ ንጳጳሳት ኣሚስያ ብዛዕባ ሂወት ብፁዕ ኣባ ገብረ ሚካኤል ሰማት መግለፂ ኣቕሪቦም ቅድስናኦም ንኽግለጸልና ንዝተዳለወ ጸሎት ድማ መሪሖም። ብኣማላድነት ብፁዕ ገብረ ሚካኤል ድማ ምእንትቲ ዝካየድ ዘሎ ጉባኤ ኣሚስያ ጸልዮም። ኣብ ኢትዮጵያን ኤርትራን ብመሪሕነት ማሕበር ካህናት ልኡካን ላዛሪስት ምስ ቅድስቲ መንበርን ኢትዮጵያን ኤርትራን ካቶሊካውያን ዝተፈላለዩ ንጥፈታት ይካየዱ ከም ዘለዉ ድማ ገሊፆም። ብፁዕ ኣቡነ ማርቆስ ኣብ ዞባና ዝርከቡ ኩሎም ጳጳሳትን ምእመናንን ምእንቲ ኣዋጅ ቅድስና ብፁዕ ገብረ ሚካኤል ክጽልዩ ድማ ጻውዒት ኣቕሪቦም። እቲ ዝዓረገ መስዋዕተ ቅዳሴ ብብፁዕ ሊቀ ጳጳሳት ኣቡነ ተስፋ ስላሴ ስዩም ሊቀ ጳጳሳት ርእሰ ሰበኻታት ኣዲስ ኣበባን ብፁዕ ሊቀ ጳጳሳት ኣቡነ መንግስትኣብ ተስፈ ማርያም ሊቀ ጳጳሳት ርእሰ ሰበኻታት ኣስመራን ኣቦ መንበር ጉባኤ ብፁዓን ጳጳሳት ኤርትራን እዩ ተመሪሑ። ወከልቲ መንእሰያት ኢትዮጵያን ማሕበር መዘምራን ኤርትራ ኣብ ኬንያን ኣብቲ መስዋዕተ ቅዳሴ ብዝማሬ ኣገልጊሎም። ኣብ ራብዓይ መዓልቲ ውዕሎ ሓፈሻዊ ዓውደ ጉባኤ ናይ ማሕበር ኤጲስቆጶሳውያን ጉባኤታት ጳጳሳት ምብራቅ ኣፍሪቃ ትማልእ ዕለት 22 ሓምለ 2026 ካብ መላእ ዞባ ኣሚስያ ዝመፁ ጳጳሳት፣ ካህናት፣ ሰብፉ ህይወት፣ ገዳማውያንን ገዳማውያትን ምእመናንን መንእሰያትን ኣብ ዝተረኽብሉ ብናይ ጸሎትን ኣስተንትኖን ዘተን እዋናት ቀጺሉ ውዒሉ። ኣብ ዘካየድዎ ዘተታት ክርስቶስ ምንጭ ተስፋን ዕርቅን ሰላምን ብሓባር ምጓዓዝን ናብ ዝሓየለ ርእሰ ምርኮሳን ዘለዎን ኣብያተ ክርስቲያናት ኣብ ዞባ ኣሚስያ ኣብ ዝብል ቴማ ዘተኮረ ኮይኑ ቀጺሉ። ተሳተፍቲ ብዛዕባ ተግባራዊ መንገድታት ምሕያል ስብከተ ወንጌል፣ ምድንፋዕ ርእሰ ምርኮሳ፣ ከምኡውን ኣብ ውሽጢ ኣከባብያውያን ኣብያተ ክርስቲያን ሓድነት ምዕባይ ኣብ ዝብሉ ነጥብታት ድማ ኣስተንቲኖም። ኣቦ መንበር ኮሚሽን ሃዋርያዊ ጉስነት መንእሰያት ኣብ ኬንያ ብፁዕ ሊቀ ጳጳሳት ሄንሪ ጁማ ኣዶንያ ኣብ ዘስምዕዎ መደረ ቤተ ክርስቲያን ምስ መንእሰያት ጉዕዞዋ ክትቅጽል ኣተባቢዖም። መጻኢ ቤተ ክርስቲያን ጥራይ ዘይኮኑስ ሎሚ ኣብ ዘሎ ተልኾዋውን ንጡፋት ተሳተፍቲ ምዃኖም ኣስመሩሉ። መንእሰያት ብእምነት ክዓብዩን ኣብ ውሽጢ ማሕበረሰቦም መሳርሕቲ ተስፋ ክኾኑን ዘኽእሎም ብሉፅ ኣሰኒዮን ምስማዕን ዕድላትን ክግበረሎም ድማ ጻውዒት ኣቕሪቦም። እቲ ጉባኤ ብተወሳኺ ኣብ መንጎ ኣባል ሃገራት ኣሚስያ ናይ ምትሕብባር መድረኽ ምምዕባል ኣብ ዝብል ነጥቢ እውን ተዛትዩ እዩ። ልኡኻት ናይ ጉስነት ተመክሮታቶም ክካፈሉን ኣብ መላእቲ ዞባ ንጡፋት ክኾኑን ኣብ ገዛ ርእሰን ዝምርኮሳ ሚስዮናውያን ዝኾና ኣብያተ ክርስቲያናት ንምህናጽ ተወፋይነት ክሕድሱን ተሰማሚዖም። ኣብቲ ኣብ ናይሮቢ ዝካየድ ዘሎ ዓውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቅ ኣፍሪቃ ንወለዶ መንእሰያት ዝውክሉ ልኡኻት ዝያዳ ጽልዋ ክግበረሎም ጻውዒት ኣቕረቡ። ንቤተ ክርስቲያን ከም ወኪላታ መጠን ናይ ለውጢ ሓይሊ ከም ምዃኖም ዝስምዓና ኣባላት ስድራ ቤት ጌርና ኢና እንርእዮም ክብሉ ኣመልከቱ። ንሻቕሎት መንእሰያት ምስማዕ፣ ኣብ መስርሕ ውሳኔታት ምስታፍ፣ ኣብ ጉስነታዊ መደብ ሰበኻታት ምእታው፣ ንመጻኢ ቤተ ክርስቲያን ጥራይ ዘይኮነስ ንህልው ህላዊ ቤተ ክርስቲያን እውን ዘድልዩ እዮም ብምባል ኣብ ሓፈሻዊ ዓውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪቃ ክሳብ ዝመጽእ ዘሎ ሰንበት ዕለት 26 ኣብ ዝቕጽል ዘሎ ኣብ ከተማ ናይሮቢ ኣብ ዝርከብ ካቶሊካዊ መንበረ ጥበብ ከም ክፍልቲ ጉባኤ ተወከልቲ መንእሰያት ተረኺቦም መደረታቶም ኣቕሪቦም። ንሳቶም ድማ ነቶም ተጋባእቲ ጳጳሳት ድምፅና ጽን ኢልኩም ስምዑና፣ ብዛዕባ ኩንነታትና ከተስተንትኑን ከምኡውን ኣብ ጉዕዞና ብቕርበት ከተሰንዩና ክብሉ ተማሕጸንዎም። ኣብ ርእሲ እዚ እውን ፍረ ነገር ናይ ዛውደ ጉባኤ ናይ ኣሚስያ ሲኖዳዊ ጉዕዞ ምስ መንእሰያት ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ምህናጽ ዝብል ኮይኑ ንመንእሰያት ኣብ ማእከል ናይ ትዘተታት ዝገብር እዩ ዝነበረ። ተወካል መንሳይ ርእሰየ ፓርክናታት አዲስ አበባ መንሳይ ሐያት አብዲ ነቶም ተጋባቲ ጳጳሳት ንመንሳያት ኣብ ተሓፈሻዊ ጉባኤዮም ንኽሳተፉ ስለ ዝዓደምዎም ኣመስገንዎም። እዚ ተግባር እዚ ቤተ ክርስቲያን ምስኦም ምዝራብ ጥራይ ዘይኮነስ ኣብ ጉዕዞ እምነት ንምስናዮምን ንምስጋሮምን ዘለዋ ቆራጽነት ዘርኢ ምዃኑ ገለጸ። እዚ ምስ መንሳያት ዝግበር መስርሕ ምምኽኻር ኣብ ዛምቢያ ኣብ 224 ብቤት ጽሕፈት ኣሚስያ ኣብ ዝተኣከበ ፎርም ተጀሚሩ ዝነበረን ከምኡውን ድሒሩ ድማ ኣብቲ ኣብ 226 ኣብ ዳር ሰላም ታንዛንያ እተገብረ ኣኼባ ብዞባዊ ኣኼባታት ኣቢሉ ከም ዝተዘርግሐን ዝፍለጥ እዩ። ስለዚ እዚ ሕጂ ኣብ ናይሮቢ ዝቐረበ ሕቶ ሻቕሎትን ተስፋታትን ዝሓዘ እዩ ዝነበረ። ኣብቲ ዞባ ዝርከቡ መንሰያት ማሕበራውን ቁጠባውን ፖለቲካውን ባህላውን መንፈሳውን ብድሆታቶም እተሃላለኸን ምትሕብባር ዘድልዮን ኣጸጋምን እኳ እንተኾነ እዚ ዅሉ ጸገማት እውን እናሃለወ ክንሱ ንቤተ ክርስቲያን ዘበልጽግ ዓብዪ ውህበት ከም ዘሎ እውን ኣፍልጦ ሃብሉ። መንሰያት ብብርታዕን ውዕውዕ ስምዒትን ገዛ ርእሶም ናብ ምልኣት ንምብጻሕ ሓያል ባህጊ ዘለዎም እዮም ክብል እውን ኣመልከተሎም። ተወካሊት መንእሰይ ጉባኤ ካቶሊካውያን ጳጳሳት ማላዊ ዝኾነት ብለሲንግ ካቼፓ ኣብ ዘካፈለቶ ሓሳባት ኣብ መላእ እቲ ዞባ ንኣገልግሎት መንእሰያት ዝያዳ መዋቕራዊ ቆራጽነት ክግበር ክፍልታት ናብ ደረጃ ምምሕዳራት ወይ ኮሚሽን ክብክብል ከምኡውን ኣብ ኩሉ ደረጃታት ኣብ መዋቕር ምምሕዳር ውክልና ክውስኽ ጻውዒት ኣቕሪባ መንእሰያት ክውንነቶም ዝርድኡን ንከገልግሉ ብዝግባእ ዘሰልጥኑን ካህናትን መራሕቲ መንእሰያትን ከም ዘድልይዎም እውን ኣመልኪታ። ኣስዒባ ድማ ሓደ ፍሉይ ሕቶ ኣቕረበትሎም። እዚ ኸዓ ብዛዕባ ናይ ማሕበራዊ ርክባት ክእለት ስልጠና ክሰፍሕን ንመንእሰያት ሰብ ሓዳር እኹል ምድላውን ደገፍን ክግበረሎም ዝብል እዩ ዝነበረ። ብዙሓት መንእሰያት እኹል ምድላው ከይረኸቡ ናብ ሓዳርን ኪዳናዊ ህይወትን ከም ዝኣትዉ እዚ ድማ ናብ ልዑል ግጭትን ፍትሕን ኣበርክቶ ይገብራሎ ክትብል ተላበወት። ካልእ ፍረ ነገር ናይቲ ዓውደ ጉባኤ ዝነበረ ድማ ንመንእሰያት ኣብ ዘለውሉ ቦታታት ንምርካብን እምነቶምን ክርስትያናዊ ምስክርነቶምን ንምድልዳል ኣገዳሲ መሳርሒ ዝኾነ ዲጂታላዊ ስብከተ ወንጌል ከም ምዃኑ እውን ገለጹ። በዚ ምኽንያት እዚ ድማ ጳጳሳት ንትምህርተ ክርስቶስ ዝኸውን ኤሌክትሮኒካዊ መሳርሒታት ብውፅኢታዊ መንገዲ ክጥቀምሉ ጻውዒት ኣቕረቡ። ኣብ መደምደምታ ከም ራእይ መንእሰያት ሓድነትን ሚስዮናዊት ዝኾነት ቤተ ክርስቲያን ንመንእሰያት ከም መራሕቲ ስልጠናታት ዝረኽቡሉን ከም ወኪላት ለውጢ ኣፍልጦ ዝረኽቡሉን ቤት ክትከውን ተላብዮም።
2: እዚ ዜና ቫቲካን እዩ። ቤተ ክርስቲያን ምስ መንእሰያት ኣፍሪቃ ኣብ ዘለውዎ ቦታ ንምርኻብ ድልውቲ ምዃና ጳጳሳት ዞባ መሰያ ገሊጾም። ኬንያዊ ጳጳስ ሰበኻ ይምዱን ምክትል ኣቦ ወንበር ኮሚሽን መንእሰያት ኣብ ጉባኤ ካቶሊካውያን ጳጳሳት ኬንያ ዝኾኑን ብፁዕ ኣቡነ ፒተር ኪማን ከም ዝበልዎ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መንእሰያት ንሕቶታቶም መልስን ምሕቋፍን ተሳትፎን ይደልዩ ኣለዉ። ብተወሳኺ ኣብ መሪሕነት ቤተ ክርስቲያን ሓዊሱ ከም ኣገደስ መሻርክቲ ክሳተፉ ከም ዝደልዩ ገሊጾም። ዜና ቫቲካን ኣብ ዝተኸታተሎ ኣብ ናይሮቢ ኣብ ዝተዋህበ ጋዜጣዊ መግለጺ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ብፁዕ ኣቡነ ኪማኒ ሕጂ ኣብ ኬንያ ዝካየድ ዘሎ መበል 21 ሓፈሻዊ ጉባኤ ኣብ ግቡእ እዋን ከም ዝመጸ ተዛሪቦም። ብፁዕ ኣቡነ ኪማኒ ጳጳሳት ኣፍሪቃ ምስቶም ኣብቲ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንእሰያት ብምዃን ብሲኖዶሳዊ መንገዲ ዘተ ብምክያድ ኣዕጋብ ዝኾነ ጉስነታዊ ውሳኔታት ከም ዘሕልፉ ዘለዎም እምነት ገሊጾም። መንእሰያት ኣፍሪቃ ብመንጽር እምነትን ምስ መጻኢኦም ዝተኣሳሰሩ ጉዳያትን ሓድሽ ሓይሊ ረኺቦም ኣለዉ ዝበሉ ብፁዕ ኣቡነ ኪማኒ ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ እትርከብ ቤተ ክርስቲያን ነዚ ጉስነታዊ ዕድል ዝተጠቂማ ምስ መንእሰያት ክትዘራረብ ከም ዝግባእ ኣተሓሳሲቦም። እዚ ዘተእዚ ድማ ኣብ እዋን እቲ ጉባኤ ጥራይ ዘይኮነስ ድሕሪ እውን ክቕጽል ከም ዘለዎ ኣገንዚቦም። ብፁዕ ኣቡነ ኪማኒ ከም ዝገለጽዎ እታ ቤተ ክርስቲያን ምስ መንእሰያት ክትዘራርብ ዝወሰነትሉ ምኽንያት ንሳቶም ናይ ሎሚ ህልውናን ናይ ጽባሕ መጻኢን ስለ ዝኾኑ እዩ። ነቲ ንኣብነት ኣብዚ ኣብ ኬንያ ዝተራእየ ናይ መንእሰያት ሻቕሎት ክንርዮም ከለና መንእሰያት ካብቲ ኣብ ዙርያኦም ዝኸውን ዘሎ ነገራት ርሑቕ ከም ዘይኮኑ ንርዳእ ኢሎም። እቲ ብመንእሰያት ዝተመርሐ ናይ ኬንያ ሓድሽ ወለዶ ምንቅስቃስን ሻቕሎትን ንህዝቢ ኬንያ ዘገረመ ክኸውን እንከሎ ነቲ ፖለቲካዊ ስርዓት ድማ ዘነቓነቐ ነይሩ። ካብ ወርሒ ሰነ 224 ጀሚሩ መሪሕነት እታ ሃገር ኣብ መላእ ሃገር ብዝተወልዐ ዓመፅ ዘይተሓወሶ ሰላማዊ ሰልፍታት ክገጥሞ ጸኒሑ እዩ። እዚ ምንቅስቃስ እዚ ብልዑል ደረጃ ዝተወደበ ኮይኑ መብዛሕትኡ ድማ ብመንገዲ ማሕበራዊ መርበብ መራኸቢታት ከም ኤክስ፣ ቲክቶክ ከምኡውን ኢንስታግራም ዝተወደበ ነበረ። መንእሰያት ዓሚቕ ፍልጠት ኣለዎም። ብዛዕባ ዝኸውን ዘሎ ነገራት ድማ ዓሚቕ ንቅሓት ኣለዎም። ብተመሳሳሊ ድማ ፍርሖምን ጭንቀቶምን ኣብ ርእሶም ዘሎ ጥርጣርን ብዛዕባ መጻኢ ዘለዎም ዘይርግጹነትን ከምኡውን ኣብ መንግስትን ቤተ ክርስቲያንን ዘለዎም እምነት ክጠፍእ ከሎ ንርኢ ኣለና። እቲ ብድሆታት ብዙሕ እዩ። ኣብ ውሽጢ ስድራ ቤታትን ከይተረፈ መንእሰያት ግቡእ ቦታኦም ንምርካብ ይቃለሱ ኣለዉ። ኣብዚ ሓፈሻዊ ጉባኤ ናብቲ ንውዑ ንምድላው ዝተገብረ ስራሓትን መንእሰያት ሓሳቦም ብንጹር ገሊጾም እዮም። ንሳቶም ተዛሪቦም እዮም። ንሕና ከም ጳጳሳት ድማ ሰሚዕናዮም ኣለና ክብሉ ብፁእ ኣቡነ ኪማኒ ገሊጾም። ነቶም ኣብ ዞባ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዝርከቡ መንእሰያት ድሕሪ ምስማዕ እቶም ጳጳሳት ንጉዳያት መንእሰያት ዝውሃብ ናይ 4 ዓመት ቀዳምነት ዝውሃቦ ጉስነታዊ ትልሚ ንምውፃእ ይሓስቡ ከም ዘለዉ ገሊጾም። እቲ ትልሚ ንመንእሰያት ኣብ ህይወትን ተልኾን ቤተ ክርስቲያን ብሓቂ ዘሳትፉ መደባት ስራሕ ዝሓዘ ክኸውን እዩ። ብተወሳኺ ኣብ ውሽጢ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ዘለዉ ገለ ቅርጽታት ብምርኣይ ውክልናን ተሳትፎን መንእሰያት ኣብቲ ዞባ ሕጋዊ መልክዕ ንምትሓዝን ኣብ ኣባል ሃገራት ማሕበር ኤጲስቆጶሳውያን ምስራቅ ኣፍሪቃ ዝርከቡ ካቶሊካዊ ቤት ጽሕፈት ሓልዮት መንእሰያት ንምሕያልን ዝዓለመ እዩ። ካልእ ዓብዪ ቆላሕታ ዝውሃቦ ጉዳይ ድማ ብዛዕባ ኣእምራዊ ጥዕና መንእሰያት ንቅሓት ንምፍጣር እዩ። ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪቃ ንዕብየት መንእሰያት ቀዳምነት ክህብን ንመንእሰያት ኣብ ግዜ ኢኮኖምያዊ ብድሆታት ዝመርሑ ናይ ምኽሪ መደባት ንምፍጣርን ቃል ይኣቱ ኣሎ። መንእሰያት ኣካል ቤተ ክርስቲያን እዮም። ንሕና ድማ ናብኦም ክንበጽሕ ኢና። እዚ ድማ ነቲ መብዛሕትኦም ዝርከብሉ ዲጂታላዊ መድረኻት ዘጠቃልል እዩ ክብሉ ብፁእ ኣቡነ ኪማኒ ወሲኾም ገሊጾም። ኣብቲ ናይ ማሕበር ኤጲስቆጶሳውያን ጉባኤታት ምስራቅ ኣፍሪካ ሓፈሻዊ ጉባኤ ዝሳተፉ ዘለዉ ልኡኻት መንእሰያት ኣብ ኢንተርነት ዝሰርሓ ናይ መስመር መረብ ንኣሽቱ ክርስትያናዊ ማሕበረሰባት ንምምስራት ፍቓድ ክወሃቦም፣ ከም ዲጂታላዊ ሚስዮናውያን ስልጣናታት ክወሃቦም፣ ከምኡውን ኣብዚ ዲጂታላዊ ዓለም ንዘጋጥም ዘሎ ስእነት ስራሕ መንእሰያት ዝምጥን ናይ ትምህርቲ መደባት ክዳለወሎም ዝብሉ ይርከብዎም። ንመንእሰያት ናብ ርእስና ክነቕርቦም ከለና ምሳታቶም ክንተሓባበር፣ ብሓባር ክንሰርሕ፣ ነንሕድና ክንሰማማዕ፣ ከምኡውን ንቤተ ክርስቲያን ዝሓሸት ንምግባር ከም ሓደ ኮይንና ክንጓዓዝ የድሊ። እዚ ድማ ሓልዮት ዘለዎ ማሕበረሰብ ንምፍጣር ጥራይ ዘይኮነስ መንእሰያት እሙናት ትካላትን ንህዝቢ ዘገልግል መሪሕነትን ምእንቲ ክወርሱ ዘድልዮም ተስፋን መምርሕን ንምሃብ እዩ። እዚ መሪሕነት እዚ ድማ ኣብቲ መሰረታዊ ስርዓታት ናይ ካቶሊካዊ ማሕበራዊ ትምህርቲ ዝተመርኮሰ ክኸውን ይግባእ ክብሉ ብፁእ ኣቡነ ኪማኒ ንመራኸቢ ብዙሓን ገሊጾም። ብፁዓን ጳጳሳት ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ ንዝስዕቡ 4 ዓመታት ንመንእሰያት ናይ ቤተ ክርስቲያን ሓባራዊ ጉስነታዊ ቀዳምነት ክሰርዑሎም ቃላት እዮም። ብተወሳኺ ድማ ኣብቲ ዞባ ንዝርከቡ ፖለቲካውያን መራሕቲ ንምዝመዛ መንእሰያት ደው ከብልዎ ብጽንዓት ጸዊዖም። ሊቀ ጳጳሳት ናይቲ ኣብ ታንዛንያ ዝርከብ ካቶሊካዊ ርእሰ ሰበኻ ምበያ ዝኾኑ ብፁእ ኣቡነ ጀርቫስ ጆን ሙዋሲክዋቢላ ንያይሶንጋ ሓድሽ ኣብ መንበር ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ ኮይኖም ተመሪጾም። ዝሓለፈ ሰንበት ሊቀ ጳጳሳት ንያይሶንጋ ኣብ ናይሮቢ ኣብ ዝርከብ ሜዳ ሎሬቶ ምሶንጋሪ ኣብ ዝተኻየደ መዛዘም መስዋዕተ ቅዳሴ ናይ መበል 21 ሓፈሻዊ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ መሪሖም። እቶም ሊቀ ጳጳሳት ኣብ ናይ ዕለቱ ንባባት ቅዱስ መጽሓፍ ኣስተንቲኖም ንዝተዋህቦም ሓላፍነት ብምእማን ድማ ምስቲ ንጉስ ሰሎሞን ጥበብ ዝሓተተሉ ጸሎት ከም ዝሰማምዑ ሓቢሮም። ብፁዓን ጳጳሳት እቲ ዞባ ኣብ መዛዘሚ መበል 21 ሓፈሻዊ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ ኣብ ዘውፅእዎ መዛዘም መግለጺ ንተስፋታትን ስጋኣታትን መከራታትን መንእሰያት ብግቡእ ንምስማዕ ዘለዎም ጽንዓት ብምእማን ኣብ ህይወትን ሃዋርያዊ ተልእኾ ቤተ ክርስቲያንን ምሳቶም ዝጓዓዝ ግብራዊ ስጉምቲ ክወስዱ ቃላት እዮም። እቲ ናይ ብፁዓን ጳጳሳት ሓፈሻዊ ጉባኤ ካብ ዕለት 19 ክሳብ 26 ሓምለ ኣብ ናይሮቢ እዩ ተኻይዱ። እቲ ብዕለ 25 ሓምለ 2016 ዝወፀ ናይቶም ብፁዓን ጳጳሳት መልእኽቲ ሲኖዶሳዊ ጉዕዞ ኣመሰያ ምስ መንስያት ድልድል ሱታፍየን ተስፋን ፍትሕን ሰናይ ምምሕዳርን ምህናፅ ብዝብል መሪሕ ቃል ዝተኻየዱ ጉባኤ ንዘለዎ ራእይ የብርህ። ብፁዓን ጳጳሳት ኣብ መላእቲ ዞባ ቤት ፅሕፈት ጉዳያት መንስያት ብምቋምን ብምብርታዕን ኣብዚ ዲጂታላዊ ዘመን ብዲጂታላዊ ኣገባብ ወንጌል ዝሰብኩ ካቶሊካውያን ሰበኽቲ ወንጌል ብምስልጣን ትምህርትን ምኽርን ንጥፈ ሓሳብ ስራሕን ምዕባለ ክእለትን ብምስፋሕ ከምኡውን ኣብ ኣገልግሎት መንስያት ናይ ድሕንነትን ተሓታትነትን ፖሊሲታት ብምጽናዕ ተሳትፎ መንስያት ኣብ ቤተ ክርስትያንን ኣብ ማሕበራዊ ህይወትን ንምብርታዕ ቃላት እዮም። ብተወሳኺ ኣብ መንጎ ኣባላት ኤጲስቆጶሳዊ ጉባኤታት ኣመሰያ ዘሎ ምትሕብባርን ሓድነትን ንምዕማቕ ቃላት እዮም። ከምኡውን ምስ መንግስታትን ዞባውያን ትካላትን መሻርክቲ ልምዓትን ብምስራሕ ውሑስን ሕጋውን ምንቅስቃስ መንስያትን ዝለዓለ ማሕበራዊ ተሳትፎን ብውዕልን ዘተን ዝካየድ ሰላማዊ ፍታሕ ግጭታትን ንምስፋሕ ክሰርሑ ምዃኖም ኣረጋጊጾም። እቶም ብፁዓን ጳጳሳት ንፖለቲካውያን መራሕቲ እቲ ዞባ ብቀጥታ ኣብ ዘመሓላልፍዎ መልእኽቲ መንስያት ኣብቲ ጉባኤ ዘካፈልዎም ተመክሮታት ኣመልኪቶም ዘለዎም ስጋት ገሊጾም። መንስያት ኣብ እዋን ምርጫ ጥራይ ከም ዝጥቀምሎምን ድሕሪ ቁፅሪ ድምፂ ግን ከም ዝርስዕዎምን ብግልፂ ሓቢሮምና ዝበሉ እቶም ብፁዓን ጳጳሳት ነቲ መንስያት ዘለዎም ትኽነትን ጸገምን መዝሚስካ ንብሕታዊ ፖለቲካዊ ረብሓ ምጥቃም ዝግበር ዝኾነ ይኹን ምዝመዛ ከብክዕ ንጽውዕ። ኣብ ክንድኡ ፖለቲካውያን መራሕቲ ንመንስያት ተስፋ ዝህቡ መራሕቲ ክኾኑ ንዕድም ኢሎም። እቶም ብፁዓን ጳጳሳት ምስ ቤተ ክርስትያን ብምትሕብባር ንመንስያት ዘማዕብል ሓዋርያዊ ስነ ልቦናዊ ትምህርታውን ዲጂታላውን ናይ ደጋፊ ኣወቃቕራታት ንምፍጣር ምስሓት ኣብያተ ክርስትያንን ናይ ሃይማኖታት መሻርክትን ትካላት ንግድን ውድባት ልምዓትን ብሓደ ክሰርሑ ጸዊዖም። ናብ መንስያት ኣብ ዘተኮረ መልእኽቶም ድማ እቶም ብፁዓን ጳጳሳት መንስያት መጻኢ ቤተ ክርስትያን ጥራይ ዘይኮኑስ ኣገዳሲ ኣካል ናይቲ ናይ ሕጂ ሃዋርያዊ ተልእኾ ከም ዝኾኑ ኣገንዚቦም። መልእኽቲ ቅዱስ ጳውሎስ ናብ ጢሞቴዎስ ብምጥቃስ ድማ መንሰዩ ኢሉ ሓደ እኳ ኣይንዓቕካ ግና ነቶም ኣመንቲ ብቃል ብኣካይዳ ብፍቕሪ ብእምነት ብንጽሕና እውን ኣርአያኩኖም ብምባል ኣተባቢዖም። ብተወሳኺ እቶም ብፁዓን ጳጳሳት መንስያት ምስ ክርስቶስ ብምጓዓዝ ልቦም ብቃል ኣምላኽን ብቅዱስ ቁርባንን ክልወጥ ብምፍቃድ ሕጉሳት መስከርቲ ወንጌል ብምዃን ንደቂ መዛምርቲ መንገዲ ኤማሁስ ክመስልዎም ጸዊዖም። ኣመሰያ ናይ ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ ሕጽረተ ቃል እዩ። ንሱ ድማ ናይተን ኣብ ምብራቕ ኣፍሪካ ዝርከባ 8 ሃገራት ኤርትራ፣ ኢትዮጵያ፣ ኬንያ፣ ማላዊ፣ ደቡብ ሱዳን፣ ሱዳን፣ ታንዛኒያ፣ ዩጋንዳን ዛምቢያን ዘጠቃልል ንሃገራዊ ኤጲስቆጶሳዊ ጉባኤታት ዘገልግል ካቶሊካዊ ትካል እዩ። ሃገረ ጅቡትን ሶማልያን ድማ ተሓባበርቲ ኣባላት እያተን። ኣብ ኩሉ ንጥፈታት ኣመሰያ ልዑል ስልጣን ናይ ኩሎም ብፁዓን ጳጳሳት ሃገራት ኣመሰያ ኣብ ዝተኣከቡሉ ሓፈሻዊ ጉባኤ ዝተመርኮሰ እዩ። ኣብ መንጎ ሓፈሻዊ ጉባኤታት ፈጻሚ ኣካል ብመሰረት ቀዳምነታት ኣመሰያ ኣገደስቲ ውሳኔታት ይሕልፍ። ናይ መዓልታዊ ውሳኔታት ድማ ብስማ ብመንበር ብዋና ጸሓፊ ዝውሰድ ኮይኑ ንሱ ድማ ንክፍልታትን ትካላትን ኣመሰያ የወሃህብ።

ቫቲካን እዩ ተሰ ሊቃነ ጳጳሳት ለመበል 14 ናብ ካርዲናል ኦዝዋልድ ግራሲያስ ብምክንያት እቲ ካብ ዕለት ስራክ ሳዕለ 26 ሓምለ ኣብ ጃካርታ ዝካየድ መበል 12 ሓፍሽ ሓውዶ ኣኼባ ፌደራላዊ ጉባኤ ጳጳሳት እስያ ኣብ ዘመሓላለፎ መልእኽቲ ኣብ ህንፀት እዚ እንነብረሉ ግዜ ኣእዳውና ከይረስሕ ብዘይ ዝብል ፍርሒ ንቤተ ክርስትያን እስያ ንኣምላኽ ኣብ ኣድማስ ተግባራትናን ሰብኣውነት ሰብን ኣብ ማእከል ውሳኔታትና ከተቐምጥ ከም እተማሕፀኑ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሓነፅቲ ሓድነት እምበር ሓነፅቲ ባቢሎን ኣይትኾኑ ኣገልገልቲ እታ እትመፅእ መንግስቲ ኣምላኽ እምበር ጎይቶት ናይ ክፈርስ ዝተመደበ ግንብታት ኣይትኾኑ ብዝብላ ኣብቲ ኣብ ጉሮም ሰብኣውነት ዘርስተዓወ ድማ ልእኽቲ ቁፅሪ 16 ዘቕርቦ ፀውዒት ደጊሞም ንእግዚኣብሄር ኣብ ኣድማስ ተግባራትናን ሰብኣውነት ሰብ ድማ ኣብ ማእከል ውሳኔታትና ከተቐምጥ ተማሕፂኖም እዚ ምሕፅንታ ኣብቲ ካብ ዕለት ስራ ክሳብ ዕለት 26 ሓምለ 226 ዓመተ ምሕረት ኣብ ጃካርታ ኢንዶኔዥያ ኣብ ዝካየድ መበል 12 ምሉእ ሓፈሻዊ ዓውደ ኣኼባ ፌደራላዊ ጉባኤ ጳጳሳት እስያ ፍሉይ ልኡኽ ክኾኑ ናብ ዝሸምዎም ካርዲናል ኦዝዋልድ ግራስያስ ሊቅ ሊቀ ጳጳሳት ቦምበይ ኣብ ዘመሓላለፎ መልእኽቲ ዘቕርቦ ከም ዝኾነ ዝሓበረ ዜና ቫቲካን ኣስዒቡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ብቋንቋ ላቲን ዘመሓ ሓላለፎ መልእኽቶም ሙእመናንን ኣሕዋቶም ጳጳሳትን ኣብቲ ናይ ዘመንና ናይ ህንፀቲ ቦታ ኣእዳዎም ከይረስሕ ዝብል ፍርሒ ከይህልዎም ኣተባቢዖም እዚ ድማ እታ ኣብ እስያ እትርከብ ፍቕርቲ ቤተ ክርስትያን ብእምነትን ብሰብኣውነትን ካብ ምኩላዕ ከምዘይተቋርፅ ዝብል ብዘለዎም ተስፋ ዝድገፍ ምዃኑ እውን ከም ዘግልሑ ኣፍሊጡ በዚ ናይ መላዓቕለስዮም ማሕበረሰብ ሓባራዊ ተወፋይነት ኣቢሎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዘመሓላለፎ መልእኽቶም መዝሙር ምዕራፍ 85 ተጠቂሶም እቶም ዝተነፅጉ ኣእማን ድኻታትን ህሙማንን ስደተናታትን ንኣሽቱን እምነ ኩርናዓ ክኾኑ እዮም ፍቕርን ሓቅን ኣብ መወዳእታ ዝራኸባሉ ፍትሕን ሓቅን ዝተሓቋቑፋሉ ኣብ መወዳእታ ድማ ድሉል ተቐባልነትን ሓበራዊ ቤት ክልዓል እዩ ቢሎም ብልቢ ጓሳን ኣቦን ወዲ ሰብ ፅባቂው ከየጥፍአ ዓለም ከዓ ኣብ ልቢ ነፍሲ ወከፍ ሰብ ነቲ ኣምላኽ ክነብረሉ ዝደሊ ቦታ እንደገና ምእንቲ ክትፈልጦን ነፍሲ ወከፍ ሰብ ህንፀት ካልእ ባቢሎን ደው ከብሉን ፅቡቕ ዘበለ ኣብ ማህናፅ ሓይልታቶም ከተሓባብሩን ፀውዒቲ ከም ዘቕረቡ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ንመበል 14 ኣብቲ 24 ሰነ ዝኸተመዎ መልእኽቲ እውን ልኡኽ ጳጳስ ክሰሚ ዝቐረበ ሕቶ ካብ ካርዲናል ፊሊፔ ኔሪ ኣንቶኒዮ ሰባስቲያን ደ ሮዛሪዮ ፎራኦ ሜትሮፖሊሳዊ ሊቀ ጳጳሳት ጓን ዳማኦን ከም ዝመፀ ድማ ብምዝኽኻር ኣብ መወዳእታ ድማ ቅዱስነቶም ነቶም ዝውክልዎም ንፍቅራዊ ሓለዋ ዴና ቅዱስ ድንግል ማርያምን መፅኣ ምድታ ቅዱስ ዮሴፍን ከም ዘማሕፀኑ ዜና ቫቲካን ኣፍሊጡ ሳልሳይ

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 26 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 26 2018 ዓመተ ምህረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ደስተኛ ለመሆን አስተንትኖ ማድረግና ያስተነተነውን በተግባር ላይ ማዋል ይገባናል በሚል ርዕስ የቀረበ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የለቱ ተረኛ አስተናጋጃችሁ መብራቱ ለጊዮርጊስ ነኝ። አብራችሁን ቆዩን።

በአብ በወልድናም በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማርቆስ እንደ ጻፈው ምዕራፍ 6 ከቁጥር 47 እስከ 56 ላይ እንደ ተጠቀሰው ኢየሱስ በባሕር ላይ በእግሩ ሄደ። በምሽት ጊዜ ጀልባዋ በባሕሩ መካከል ነበረች፣ እርሱም ብቻውን በምድር ላይ ነበረ። ንፋስ በርትቶባቸው ስለ ነበር ደቀ መዛሙርቱ ከመግዘፊያው ጋር ሲታገሉ አያቸው። በአራተኛውም ክፍለ ሌሊት ገደማ በባሕር ላይ እየሄደ ወደ እነርሱ መጣ። በአጠገባቸውም አልፎ ሊሄድ ነበር። ነገር ግን በባሕር ላይ ሲሄድ ባዩት ጊዜ ምትሃት መስሏቸው ጮኹ። ሁሉም እርሱን ባዩት ጊዜ ደንግጠው ነበርና እርሱም ወዲያውኑ አናገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። እርሱም በጀልባዋ ላይ ወጥቶ አብሯቸው ሆነ፣ ንፋሱም ተወ። እነርሱም እጅግ ተደነቁ፣ የእንጀራውን ተአምር አላስተዋሉም ነበርና ልባቸውም ደንድኖ ነበር። በተሻገሩ ጊዜ ገነስሬጥ ደርሰው ወረዱ፣ ጀልባዋንም በዚያው አቆሙ። ወዲያውም እንደ ወረዱም ሕዝቡ ኢየሱስን አወቁት። ወደ አካባቢውም ሁሉ በመሮጥ ሕመምተኞችን በአልጋ ላይ እየተሸከሙ እርሱ ወደሚገኝበት ስፍራ ሁሉ ያመጡት ነበር። በደረሰበት መንደር ወይም ከተማ ወይም ገጠር ሁሉ ሕመምተኞችን በየአደባባዩ እያስቀመጡ የልብሱን ጫፍ እንኳን ለመንካት ይለምኑት ነበር፣ የነኩትም ሁሉ ይድኑ ነበር። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ፣ በቤተ ክርስቲያናችን ሥርዓት አምልኮ አቆጣጠር ደንብ መሠረት የዛሬው ሰንበት ሰንበት ዘክረምት አምስተኛ በመባል ይታወቃል። በዚህ ጊዜያት ልዑል እግዚአብሔር አምላካችን በቃሉ አማካኝነት የተለያዩ ትምህርቶችንና መልእክቶችን አስተላልፎልናል። በትምህርቶቹ መኖርና ወደ ተግባር መለወጥ የእያንዳንዳችን ኃላፊነት ነው። ዛሬም እንደ ወትሮ የማስተማር ሥራውን ሳያቋርጥ ወደ እርሱ ሊያቀርበን ጥሪውን ያቀርብልናል። ቅዱስ ሐዋርያ ጳውሎስ ወደ ቲቶ በጻፈው መልእክቱ ቲቶ 3 ከቁጥር 1 እስከ 2 ላይ እንደ ተገለጸው እንድንታዘዝና ለበጎ ሥራ ሁሉ የተዘጋጀን የማንሳደብ፣ የማንከራከር፣ ገሮች፣ ለሰው ሁሉ የዋህነትን የምናሳይ እንድንሆን ያሳስበናል። በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 6 እስከ 11 ላይም ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠው ኃይል ነው ብሎ ሊያገለግል ይገባል ይለናል። ይህንን ፈጽመን እንደሆነን የተዘጋጀልን ሽልማት መንግሥቱን መውረስ እንደሆነ በተለያየ ጊዜ ተነግሮናል። ታዲያ ይህ የሕይወት ጉዞ ቀላል አይደለም። ብዙ ፈተና፣ ብዙ መሰናክል አለው። ነገር ግን እርሱ ከእኛ ጋር ስለሚሆን ስለሚያግዘን ሁል ጊዜ አይዟችሁ፣ አትፍሩ እያለ ያበረታታናል። በዛሬው የወንጌል ክፍል የክርስቶስ ተከታይ የነበሩ ደቀ መዛሙርት በጀልባ ሲጓዙ የደረሰባቸውን ችግር የሚዳስስ ነው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደርሶ አይዟችሁ አትፍሩ ብሎ ሲያበረታታቸው እናያለን። ታሪኩም እንደዚህ ነው። አንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በገሊላ ባሕር አጠገብ ሲያስተምር፣ ሕሙማንን ሲፈውስና ሌሎችንም ተአምራት ሲያደርግ ከዋለ በኋላ ደቀ መዛሙርቱ ከገሊላ ባሕር ማዶ ወደ ገኔስሬጥ በታንኳ ማለትም በትልቅ ጀልባ ተሳፍረው እንዲሻገሩ አዘዛቸውና እርሱ ለመጸለይ ወደ አንድ ተራራ ጫፍ ላይ ወጣ። ደቀ መዛሙርቱም የጌታን ትእዛዝ አክብረው በታንኳ ወደ ባሕር ማዶ ለመሻገር ተነሱ። ቀደም ሲል ሲነበብ እንደ ሰማ ነው የዛሬው ቅዱስ ወንጌል የኢየሱስን ልዩ ድንቅ ተግባር ይተርክልናል። በገሊላ ሐይቅ ውሃ ላይ በሌሊት በጀልባ ወደሚሻገር ደቀ መዛሙርቱ ሲመለስ እናያለን። ኢየሱስ ይህንን ያደረገው ለምንድን ነው? ምናልባት በሐሳቡ በሥቃይ ላይ የሚገኙትን ደቀ መዛሙርቱን ለመርዳት ባደረገው አጣዳፊ የማይጠበቅ ፍላጎት የተነሳ ይሆን? ሆኖም ሁሉንም ነገር ያቀደው በዚያ ምሽት እንዲሄዱ ያደረጋቸው ኢየሱስ ራሱ ነው። መጽሐፍ ቅዱስ እንኳን በጀልባ ተሳፍረው ወደ ማዶ እንዲቀድሙ ታዘዛቸው ይለናል። የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ እንደተገለጸው ምናልባት ይህን ያደረገው የእርሱን ታላቅነትና ታላቅ ኃይሉን ለማሳየት ይሆን ብለን ራሳችንን ልንጠይቅ እንችል ይሆናል። እንዲሁም እሱ ግን እንደዛ አይደለም፣ ታዲያ ለምን አደረገ ብለን በድጋሚም ራሳችን ልንጠይቅ እችል ይሆናል። በውሃ ላይ መራመዱ የሚያሳየው ነገር ወዲያውኑ ለመረዳት ያዳግተናል። በእርግጥ በዚያን ዘመን የሰው ልጅ ሊቆጣጠረው ያልቻሉ የክፋት ኃይል መፈልፈያ ታላቅ የውሃ መስፋፋቶች ተይዘው ነበር። በተለይ አውሎ ነፋሶች ተነስተው ውዥንብር ሲፈጥሩ እነዚህ ገደሎች የግርግር ምልክቶች ነበሩና የታችኛውን ዓለም ጨለማ ያስታውሳሉ። እንግዲህ ደቀ መዛሙርቱ በጨለማ ጊዜ በሐይቁ መካከል ራሳቸውን አገኙ። መስጠምን፣ በክፉ መንፈስ መያዝን ይፈራሉ። እዚህም ኢየሱስ በውሃ ላይ ማለትም በክፉ ኃይሎች ላይ እየተራመደ መጣና ደቀ መዛሙርቱን አይዟችሁ አትፍሩ እኔ ነኝ አላቸው። የማቴዎስ ወንጌል ምዕራፍ 14 ቁጥር 27 ላይ እንደተገለጸው ይህ የምልክቱ ፍቺ ነው። የሚያስፈሩን ልንቆጣጠረው የማንችለው ክፉ ኃይል ከኢየሱስ ጋር ስንሆን ልናሸንፋቸው እንችላለን። ታላቅ የሚመስለው ክፉ መንፈስ ትንሽ መጠን ይወስዳል። በውሃ ላይ በመራመድ አትፍራ፣ ጠላቶቻችሁን ከእግርህ በታች አድርጌያቸዋለሁና፣ ሰዎች አይደሉም፣ ነገር ግን እነዚያን አይነት ጠላት ሳይሆን ሞት፣ ኃጢአት፣ ዲያብሎስ፣ እነዚህን ጠላቶች ስለ እኛ ሲል ይረጋግጣል። ዛሬም ክርስቶስ ለእያንዳንዳችን አይዟችሁ እኔ ነኝ፣ አትፍሩ፣ እኔ እዚህ ነኝና አይዟችሁ፣ ምክንያቱም ካሁን በኋላ በተናወጠ የሕይወት ውኃ ላይ ብቻህን አይደለህምና። እናም ስለዚህ ራሳችንን በንፋስ ባሕር ላይ ስናገኝ
ምን እናደርጋለን? ስንፈራ ጨለማን ብቻ ያያየንና ስር እንደምንወርቅ ሲሰማን ምን እናደርጋለን? ደቀ መዛሙርቱ በወንጌል የሚያደርጓቸው ሁለት ነገሮችን መፈጸም ይኖርብናል። ኢየሱስን ጠሩት፣ ኢየሱስን ተቀበሉት። እነሱ ኢየሱስን ጠሩት። ጴጥሮስ በውሃ ላይ እየተራመደ ወደ ኢየሱስ ሄደ፣ ነገር ግን ፈራ። መስጠም ሲጀምር ጌታ ሆይ አድነኝ እያለ በመጮሁን በማቴዎስ ወንጌል ምዕራፍ 14 ቁጥር 30 ላይ እንሰማለን። ይህ ጸሎት ውበት ነው። ጌታ ሊያድነን እንደሚችል፣ ክፋታችንንና ፍርሃታችንን እንደሚያሸንፍ እርግጠኛ እንድንሆን ያደርገናል። ከሁሉም በላይ ደግሞ በአውሎ ንፋስ ውስጥ ስንሆን አብረን እንድገመው፣ ጌታ ሆይ አድነኝ እያልን ልንጮህ ይገባል። ከዚያም ደቀ መዛሙርቱ ኢየሱስ ወደ ታንኳ ተቀበሉት። ይህ የመጽሐፍ ቅዱስ ክፍል ኢየሱስ ወደ ጀልባው እንደገባ ንፋሱ ጸጥ አለ ይለናል። የማቴዎስ ወንጌል ምዕራፍ 14 ቁጥር 32 ላይ እንደተገለጸው ጌታ የሕይወታችን ጀልባ እንዲሁም የቤተ ክርስቲያኗ ጀልባ በጭንቅላታችን ውስጥ በሚፈጠሩ ንፋስ ምክንያት እንደምንሰጋና የምንጓዝበት ባሕር ብዙውን ጊዜ እንደሚናወጥ ያውቃል። በመርከባችን በምንቀዝፍበት ወቅት ከሚገጥመን ጠንካራ ድካምና ሥራ እርሱ አይታደገንም። ይልቁኑ የዛሬው ቅዱስ ወንጌል አጉልቶ እንደሚያሳየን ደቀ መዛሙርቱን እንዲሄዱ ገፋፋቸው። እሱ ችግሮችን እንድንጋፈጥ ይጋብዘናል። ይህ የሚሆነው እነሱ ደጋፊ ቦታዎች፣ እሱን ለመገናኘት ዕድሎችን እንድናገኝ እንዲረዳን ማለት ነው። እንዲያውም በጨለማ ጊዜያችን ልክ እንደዚያች ሌሊት በሐይቁ ላይ እንኳን ደህና መጣችሁ ማለት ሊያገኘን ይመጣል። እንግዲህ ራሳችንን እንጠይቅ። ስፈራ ምን ምላሽ እሰጣለሁ? ብቻዬን በራሴ ጠንክሬ ሄዳለሁ ወይስ ጌታን እጠራዋለሁ? እናስ የኔን እምነት ምን ይመስላል? ክርስቶስ ከጠላት ማዕበልና በሕይወቱ እስከሚነሱ አውሎ ንፋሶች የበለጠ ጠንካራ እንደሆነ አምናለሁ ወይ? ግን ከሁሉም በላይ እኔ ከእርሱ ጋር በጀልባ እየተጓዝኩ ነው ወይ? እቀበለዋለሁ ወይ? በሕይወቴ ጀልባ ውስጥ ቦታ ሰጥቼዋለሁ ወይ? መሪውን ለእሱ አሳልፌ እሰጠዋለሁ ወይ? በጨለማ መሻገሪያ ውስጥ የባሕሩ ኮከብ የሆነችው ማርያም የኢየሱስን ብርሃን እንድንፈልግ እርሷ በአማላጅነቷ እንድትረዳን በጸሎታችን ልንማጸናት ይገባል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 26 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል ደስተኛ ለመሆን አስተንትኖ ማድረግና ያስተነተነውን በተግባር ላይ ማዋል ይገባናል በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደ ጻፈው ምዕራፍ 10 ከቁጥር 38 እስከ 42 ኢየሱስ በማርታና በማርያም ቤት መስተናገዱ። በጉዞአቸውም ላይ ሳሉ እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ በኢየሱስ እግር አጠገብ ተቀምጣ ቃሉን ትሰማ ነበር። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ፣ እህቴ ብቻዬን እንዳገለግል ስትተወኝ አይገድህምን? እንግዲያውስ እንድታግዘኝ ንገራት አለችው። ኢየሱስ መልሶ እንዲህ አላት፣ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ ትታወቂያለሽም፣ የሚያስፈልገው ግን አንድ ነገር ብቻ ነው። ማርያምም መልካሙን ድርሻ መርጣለች፣ ከእርሷም አይወሰድባትም አላት። ይህ የክርስቶስ ወንጌል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።

የተወደዳችሁ ወንድሞቼና እህቶቼ እንደምን ከረማችሁ? ቀደም ሲል ሲነበብ በሰማነው በዛሬው ዕለተ ሰንበት ላይ የተነበበው ቅዱስ ወንጌል ከሉቃስ ወንጌል ምዕራፍ 10 ከቁጥር 38 እስከ 42 ላይ የተወሰደ ሲሆን ኢየሱስ የአልዓዛር እህቶች በሆኑት በማርታና በማርያም ቤት አድርጎት ስለነበረው ጉብኝት ይገልጻል። እነርሱም ኢየሱስን በቤታቸው ተቀበሉት። በወቅቱ ማርያም ትሠራው የነበረውን ሥራ ትታ ኢየሱስ ይናገረው የነበረውን ንግግር እንዳያመልጣት በማሰብ በኢየሱስ እግር ስር ተቀምጣ ታዳምጠው ነበር። እርሱ በሕይወት ሂደት ውስጥ እኛን ሊጎበኘን በሚመጣበት ወቅት ሁሉንም ነገር ወደ ጎን ትተን እርሱን ማዳመጥ ይኖርብናል። ምክንያቱም የእርሱ ከእኛ ጋር መሆንና የእርሱ ቃል ከሁሉም ነገር መቅደም ይኖርበታልና። ጌታ ሁሌም ያስገርመናል። በእውነት እርሱን ማዳመጥ ስንጀምር በዙሪያችን ከቦን የነበረው ደመና በኖ ይጠፋል። ጥርጣሬዎቻችን ለእውነት መንገድ ይለቃሉ። ስጋቶቻችን ወይም ፍርሃቶቻችን ወደ መረጋጋት፣ እንዲሁም የተለያዩ የሕይወት ሁኔታዎች በሙሉ በትክክለኛ ቦታቸው ላይ እንዲገኙ ያደርጋል። ጌታ ሁልጊዜም ወደ እኛ በሚመጣበት ወቅት ሁሉ ነገሮችን በሙሉ በሚገባ ያስተካክልልናል። የቢታንያ አገር ተወላጅ የሆነችው ማርያም በኢየሱስ እግር ስር ተቀምጣ እንደነበረ የሚያሳየው ትዕይንት ውስጥ ቅዱስ ሉቃስ የአንድ አማኝ የሆነ ሰው የጸሎት ምልከታ ምን መሆኑን ያሳየናል። እሱም ጌታውን ማዳመጥና ከእርሱ ጋር ለመጣጣም ያለውን ፍላጎት ያሳያል። ይህ ጉዳይ የሚያመለክተው ደግሞ በየዕለቱ እረፍት ማድረግ እንደሚገባንና ለጥቂት ደቂቃዎች ያህል በጸጥታ መቆየት በየቀኑ ባጠገባችን በማለፍ ለሚያበረታታን ኢየሱስ በቂ የሆነ ስፍራ መስጠት እንደሚገባን የሚያሳይ ሲሆን ብርታትን እንዲሰጠን ከእርሱ ጋር ለየት ያለ ቆይታ እንዲኖረን እርጋታ እንዲኖረንና በዕለት ተዕለት ተግባራችን ውጤታማ እንድንሆን እንዲረዳን ጭምር ልንጸልይ ያስፈልጋል። አስተንትኖ ጊዜም ያስፈልገናል። ኢየሱስ እርሷ የተሻለውን መርጣለች በማለት ማርያምን በማድነቅ በተጨማሪም እያንዳንዳችን ነገሮችን በማከናወን ከመጠመድ ይልቅ የእርሱን ቃል ለማዳመጥ ቅድሚያ መስጠት እንደሚገባን፣ ነገር ግን አስቀድማችሁ የእግዚአብሔር መንግሥትና ጽድቁን እሹ፣ ሌላው ተጨማሪ ነገር ይሰጣችኋል እንደሚለው ሁሉ ዕለታዊ የሆኑ ተግባሮቻችንን በሚገባ ማከናወን እንችል ዘንድ የጌታን ቃል በቅድሚያ ማዳመጥ እንደሚገባን ይነግረናል። የማርያም እህት የሆነችው ማርታ የምትባል ሴት በዚህ ታሪክ ውስጥ ትገኛለች። ወንጌላዊው ቅዱስ ሉቃስ እንደ ገለጸው ኢየሱስን ወደ ቤት የጋበዘችው እርሷ እንደ ነበረችም ይነግረናል። ምናልባትም ማርታ የማርያም ታላቅ እህት ልትሆን ትችል ይሆናል። በእርግጥ ማርያም በኢየሱስ እግር ስር ተቀምጣ ታዳምጥ በነበረበት ወቅት ማርታ ብዙ ሥራዎችን በማከናወን ጉድ ጉድ ትል ነበር። ለዚያም ነው ታዲያ ማርታ ማርታ ስለ ብዙ ነገር ትጨነቅያለሽ በማለት ኢየሱስ የተናገራት በዚህ ምክንያት ነው። ኢየሱስ እነዚህን ቃላቶች የተጠቀመው የማርታን ሥራ ለመኮነን ፈልጎ ሳይሆን ይልቁኑ አንዳንድ ጊዜ ከሚፈጠረው ጭንቀት ማረፍ እንደሚገባን ለመግለጽ ፈልጎ የተናገረው ቃል ነው። እኛም ብንሆን የቅድስት ማርታን ጭንቀትና አብነት እንጋራለን። በቤታችን በማኅበረሰባችኑ ሳይቀር እርስ በርስ የመቀባበል የወንድማማችነት ባህል በማንጸባረቅ ሁላችንም እንግዳ ሆነን የሄድንበት ቤት እንደ ቤታችን ሆኖ እንዲሰማን ማድረግ፣ በተለይም አቅመ ደካማ የሆኑ እና ድሆችን በሮቻችንን በሚያንኳኩበት ወቅት ተቀብለን ማስተናገድ ይኖርብናል። ስለሆነም የዛሬው ቅዱስ ወንጌል የሚተርክልን ነገር ቢኖር የልብ ጥበብ የሚለካው አስተንትኖና ተግባር የተሰኙትን ሁለት መሠረታዊ የሆነው ነገሮችን አጣምሮ በተግባር ላይ ማዋል ላይ የተመሠረተ ነው። ማርታና ማርያም ይህንን መንገድ ያሳዩናል። ሕይወታችን በደስታ የተሞላ ጣዕም እንዲኖራት የምንፈልግ ከሆነ እነዚህን ሁለት መሠረታዊ የሆኑ ነገሮችን አጣምረን መተግበር ይኖርብናል። በአንድ በኩል በኢየሱስ እግር ስር መቀመጥ ሁሉንም ምስጢር ይገልጽልን ዘንድ ማዳመጥ የሚገባን ሲሆን፣ በሌላ በኩል ደግሞ ለሰዎች የምናስብና እንግዳ ተቀባይ መሆን እርሱ በሮቻችን አጠገብ በሚያልፍበትና በሚያንኳኳበት ወቅት እርሱ የድሆችን ፊት ገጽታ ተላብሶ እረፍትና የወንድማማችነት ፍቅር ፍለጋ በበራችን ላይ በሚመላለስበት ወቅት እርሱን ተቀብለን ማስተናገድ ይኖርብናል። የዚህን አይነት መስተንግዶ ማድረግ ይኖርብናል። የቤተ ክርስቲያን እናት የሆነችው እመቤታችን ቅድስት ድንግል ማርያም እግዚአብሔርን
እህት ወንድሞቻችንን ማርያም በነበራት አይነት ልብና ማርታ በነበራት አይነት እጅ መውደድና ማገልገል እንችል ዘንድ ከልጇ ዘንድ ጸጋ እንድታሰጠን ልንማጸናት የሚገባ ሲሆን ኢየሱስ ክርስቶስን በማዳመጥ የሰላምና የተስፋ ሐዋርያ እንድንሆን ጭምር እንድትረዳን ልንማጸናት ይገባል። ይህ ደግሞ በጣም አስፈላጊ የሆነ ጉዳይ ነው። በእነዚህ ሁለት አመለካከቶች የሰላምና የተስፋ መሳሪያዎች መሆን እንችላለን። እመቤታችን ቅድስት ድንግል ማርያም ይህንን መተግበር እንችል ዘንድ እርሷ በአማራጅነቷ ትረዳን ዘንድ ልንማጸናት ይገባል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን የዛሬው የእሁድ ሐምሌ 26 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 26 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 26 2018 ዓ.ም ተመረጥ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደው እና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ደስተኛ ለመሆን አስተንትኖ ማድረግና ያስተነተነውን በተግባር ላይ ማዋል ይገባናል በሚል አርዕስት የቀረበ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የለቱ ተረኛ አስተናጋጃችሁ መብራቱ ለጊዮርጊስ ነኝ። አብራችሁን ቆዩን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማርቆስ እንደ ጻፈው ምዕራፍ 6 ከቁጥር 47 እስከ 56 ላይ እንደ ተጠቀሰው ኢየሱስ በባሕር ላይ በእግሩ ሄደ። በምሽት ጊዜ ጀልባዋ በባሕሩ መካከል ነበረች፣ እርሱም ብቻውን በምድር ላይ ነበረ። ንፋስ በርትቶባቸው ስለ ነበር ደቀ መዛሙርቱ ከመግዘፊያው ጋር ሲታገሉ አያቸው። በአራተኛውም ክፍለ ሌሊት ገደማ በባሕር ላይ እየሄደ ወደ እነርሱ መጣ። በአጠገባቸውም አልፎ ሊሄድ ነበር። ነገር ግን በባሕር ላይ ሲሄድ ባዩት ጊዜ ምትሃት መስሏቸው ጮኹ። ሁሉም እርሱን ባዩት ጊዜ ደንግጠው ነበርና እርሱም ወዲያውኑ አናገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። እርሱም በጀልባዋ ላይ ወጥቶ አብራቸው ሆነ፣ ንፋሱም ተወ። እነርሱም እጅግ ተደነቁ፣ የእንጀራውን ተአምር አላስተዋሉም ነበርና ልባቸውም ደንድኖ ነበር። በተሻገሩ ጊዜ ገኔስሬጥ ደርሰው ወረዱ፣ ጀልባዋንም በዚያው አቆሙ። ወዲያውም እንደ ወረዱም ሕዝቡ ኢየሱስን አወቁት። ወደ አካባቢውም ሁሉ በመሮጥ ሕመምተኞችን በአልጋ ላይ እየተሸከሙ እርሱ ወደሚገኝበት ስፍራ ሁሉ ያመጡት ነበር። በደረሰበት መንደር ወይም ከተማ ወይም ገጠር ሁሉ ሕመምተኞችን በየአደባባዩ እያስቀመጡ የልብሱን ጫፍ እንኳን ለመንካት ይለምኑት ነበር፣ የነኩትም ሁሉ ይድኑ ነበር። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውንም እና

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ፣ በቤተ ክርስቲያናችን ሥርዓት አምልኮ አቆጣጠር ደንብ መሠረት የዛሬው ሰንበት ሰንበት ዘክረምት አምስተኛ በመባል ይታወቃል። በዚህ ጊዜያት ልዑል እግዚአብሔር አምላካችን በቃሉ አማካኝነት የተለያዩ ትምህርቶችንና መልእክቶችን አስተላልፎልናል። በትምህርቶቹ መኖርና ወደ ተግባር መለወጥ የእያንዳንዳችን ኃላፊነት ነው። ዛሬም እንደ ወትሮ የማስተማር ሥራውን ሳያቋርጥ ወደ እርሱ ሊያቀርበን ጥሪውን ያቀርብልናል። ቅዱስ ሐዋርያ ጳውሎስ ወደ ቲቶ በጻፈው መልእክቱ ቲቶ 3 ከቁጥር 1 እስከ 2 ላይ እንደ ተገለጸው እንድንታዘዝና ለበጎ ሥራ ሁሉ የተዘጋጀን የማንሳደብ፣ የማንከራከር፣ ገሮች ለሰው ሁሉ የዋህነትን የምናሳይ እንድንሆን ያሳስበናል። በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 6 እስከ 11 ላይም ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠው ኃይል ነው ብሎ ሊያገለግል ይገባል ይለናል። ይህንን ፈጽመን እንደሆነን የተዘጋጀልን ሽልማት መንግሥቱን መውረስ እንደሆነ በተለያየ ጊዜ ተነግሮናል። ታዲያ ይህ የሕይወት ጉዞ ቀላል አይደለም። ብዙ ፈተና፣ ብዙ መሰናክል አለው። ነገር ግን እርሱ ከእኛ ጋር ስለሚሆን ስለሚያግዘን ሁልጊዜ አይዟችሁ፣ አትፍሩ እያለ ያበረታታናል። በዛሬው የወንጌል ክፍል የክርስቶስ ተከታይ የነበሩ ደቀ መዛሙርት በጀልባ ሲጓዙ የደረሰባቸውን ችግር የሚዳስስ ነው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደርሶ አይዟችሁ አትፍሩ ብሎ ሲያበረታታቸው እናያለን። ታሪኩም እንደዚህ ነው። አንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በገሊላ ባሕር አጠገብ ሲያስተምር፣ ሕሙማንን ሲፈውስና ሌሎችንም ተአምራት ሲያደርግ ከዋለ በኋላ ደቀ መዛሙርቱ ከገሊላ ባሕር ማዶ ወደ ገኔስሬጥ በታንኳ ማለትም በትልቅ ጀልባ ተሳፍረው እንዲሻገሩ አዘዛቸውና እርሱ ለመጸለይ ወደ አንድ ተራራ ጫፍ ላይ ወጣ። ደቀ መዛሙርቱም የጌታን ትእዛዝ አክብረው በታንኳ ወደ ባሕር ማዶ ለመሻገር ተነሱ። ቀደም ሲል ሲነበብ እንደ ሰማ ነው የዛሬው ቅዱስ ወንጌል የኢየሱስን ልዩ ድንቅ ተግባር ይተርክልናል። በገሊላ ሐይቅ ውሃ ላይ በሌሊት በጀልባ ወደሚሻገር ደቀ መዛሙርቱ ሲመለስ እናያለን። ኢየሱስ ይህንን ያደረገው ለምንድን ነው? ምናልባት በሐሳቡ በሥቃይ ላይ የሚገኙትን ደቀ መዛሙርቱን ለመርዳት ባደረገው አጣዳፊ የማይጠበቅ ፍላጎት የተነሳ ይሆን? ሆኖም ሁሉንም ነገር ያቀደው በዚያ ምሽት እንዲሄዱ ያደረጋቸው ኢየሱስ ራሱ ነው። መጽሐፍ ቅዱስ እንኳን በጀልባ ተሳፍረው ወደ ማዶ እንዲቀድሙ ታዘዛቸው ይለናል። የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ እንደተገለጸው ምናልባት ይህን ያደረገው የእርሱን ታላቅነትና ታላቅ ኃይሉን ለማሳየት ይሆን ብለን ራሳችንን ልንጠይቅ እንችል ይሆናል። እንዲሁም እሱ ግን እንደዛ አይደለም፣ ታዲያ ለምን አደረገ ብለን በድጋሚም ራሳችን ልንጠይቅ እንችል ይሆናል። በውሃ ላይ መራመዱ የሚያሳየው ነገር ወዲያውኑ ለመረዳት ያዳግተናል። በእርግጥ በዚያን ዘመን የሰው ልጅ ሊቆጣጠረው ያልቻለ የክፋት ኃይል መፈልፈያ ታላቅ የውሃ መስፋፋቶች ተይዘው ነበር። በተለይ አውሎ ነፋሶች ተነስተው ውዥንብር ሲፈጥሩ እነዚህ ገደሎች የግርግር ምልክቶች ነበሩና የታችኛውን ዓለም ጨለማ ያስታውሳሉ። እንግዲህ ደቀ መዛሙርቱ በጨለማ ጊዜ በሐይቁ መካከል ራሳቸውን አገኙ። መስጠምን፣ በክፉ መንፈስ መያዝን ይፈራሉ። እዚህም ኢየሱስ በውሃ ላይ ማለትም በክፉ ኃይሎች ላይ እየተራመደ መጣና ደቀ መዛሙርቱን አይዟችሁ አትፍሩ እኔ ነኝ አላቸው። የማቴዎስ ወንጌል ምዕራፍ 14 ቁጥር 27 ላይ እንደተገለጸው ይህ የምልክቱ ፍቺ ነው። የሚያስፈሩን ልንቆጣጠረው የማንችለው ክፉ ኃይል ከኢየሱስ ጋር ስንሆን ልናሸንፋቸው እንችላለን። ታላቅ የሚመስለው ክፉ መንፈስ ትንሽ መጠን ይወስዳል። በውሃ ላይ በመራመድ አትፍራ፣ ጠላቶቻችሁን ከእግር በታች አድርጌያቸዋለሁና ሰዎች አይደሉም፣ ነገር ግን እነዚያን አይነት ጠላት ሳይሆን ሞት፣ ኃጢአት፣ ዲያብሎስ እነዚህን ጠላቶች ስለ እኛ ሲል ይረጋግጣል። ዛሬም ክርስቶስ ለእያንዳንዳችን አይዟችሁ እኔ ነኝ፣ አትፍሩ፣ እኔ እዚህ ነኝና አይዟችሁ። ምክንያቱም ካሁን በኋላ በተናወጠ የሕይወት ውኃ ላይ ብቻህን አይደለህምና። እናም ስለዚህ ራሳችንን በንፋስ ባሕር ላይ ስናገኝ
ምን እናደርጋለን? ስንፈራ ጨለማን ብቻ እያየንና ስር እንደምንወርቅ ሲሰማን ምን እናደርጋለን? ደቀ መዛሙርቱ በወንጌል የሚያደርጓቸው ሁለት ነገሮችን መፈጸም ይኖርብናል። ኢየሱስን ጠሩት፣ ኢየሱስን ተቀበሉት። እነሱ ኢየሱስን ጠሩት። ጴጥሮስ በውሃ ላይ እየተራመደ ወደ ኢየሱስ ሄደ፣ ነገር ግን ፈራ። መስጠም ሲጀምር ጌታ ሆይ አድነኝ እያለ በመጮሁን በማቴዎስ ወንጌል ምዕራፍ 14 ቁጥር 30 ላይ እንሰማለን። ይህ ጸሎት ውበት ነው። ጌታ ሊያድነን እንደሚችል፣ ክፋታችንንና ፍርሃታችንን እንደሚያሸንፍ እርግጠኛ እንድንሆን ያደርገናል። ከሁሉም በላይ ደግሞ በአውሎ ንፋስ ውስጥ ስንሆን አብረን እንድገመው፣ ጌታ ሆይ አድነኝ እያልን ልንጮ ይገባል። ከዚያም ደቀ መዛሙርቱ ኢየሱስ ወደ ታንኳ ተቀበሉት። ይህ የመጽሐፍ ቅዱስ ክፍል ኢየሱስ ወደ ጀልባው እንደገባ ንፋሱ ጸጥ አለ ይለናል። የማቴዎስ ወንጌል ምዕራፍ 14 ቁጥር 32 ላይ እንደተገለጸው ጌታ የሕይወታችን ጀልባ እንዲሁም የቤተ ክርስቲያኗ ጀልባ በጭንቅላታችን ውስጥ በሚፈጠሩ ንፋስ ምክንያት እንደምንሰጋና የምንጓዝበት ባሕር ብዙውን ጊዜ እንደሚናወጥ ያውቃል። በመርከባችን በምንቀዝፍበት ወቅት ከሚገጥመን ጠንካራ ድካምና ሥራ እርሱ አይታደገንም። ይልቁኑ የዛሬው ቅዱስ ወንጌል አጉልቶ እንደሚያሳየን ደቀ መዛሙርቱን እንዲሄዱ ገፋፋቸው። እሱ ችግሮችን እንድንጋፈጥ ይጋብዘናል። ይህ የሚሆነው እነሱ ደጋፊ ቦታዎች፣ እሱን ለመገናኘት ዕድሎችን እንድናገኝ እንዲረዳን ማለት ነው። እንዲያውም በጨለማ ጊዜያችን ልክ እንደዚያች ሌሊት በሐይቁ ላይ እንኳን ደህና መጣችሁ ማለት ሊያገኘን ይመጣል። እንግዲህ ራሳችንን እንጠይቅ። ስፈራ ምን ምላሽ እሰጣለሁ? ብቻዬን በራሴ ጠንክሬ ሄዳለሁ ወይስ ጌታን እጠራዋለሁ? እናስ የኔን እምነት ምን ይመስላል? ክርስቶስ ከጠላት ማዕበልና በሕይወቱ እስከሚነሱ አውሎ ንፋሶች የበለጠ ጠንካራ እንደሆነ አምናለሁ ወይ? ግን ከሁሉም በላይ እኔ ከእርሱ ጋር በጀልባ እየተጓዝኩ ነው ወይ? እቀበለዋለሁ ወይ? በሕይወቴ ጀልባ ውስጥ ቦታ ሰጥቼዋለሁ ወይ? መሪውን ለእሱ አሳልፌ እሰጠዋለሁ ወይ? በጨለማ መሻገሪያ ውስጥ የባሕሩ ኮከብ የሆነችው ማርያም የኢየሱስን ብርሃን እንድንፈልግ እርሷ በአማላጅነቷ እንድትረዳን በጸሎታችን ልንማጸናት ይገባል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 26 2018 ዓ.ም ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል ደስተኛ ለመሆን አስተንትኖ ማድረግና ያስተነተነውን በተግባር ላይ ማዋል ይገባናል በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 10 ከቁጥር 38 እስከ 42 ኢየሱስ በማርታና በማርያም ቤት መስተናገዱ። በጉዞአቸውም ላይ ሳሉ እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ በኢየሱስ እግር አጠገብ ተቀምጣ ቃሉን ትሰማ ነበር። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ፣ እህቴ ብቻዬን እንዳገለግል ስትተወኝ አይገድህምን? እንግዲያውስ እንድታግዘኝ ንገራት አለችው። ኢየሱስ መልሶ እንዲህ አላት፣ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ ትታወቂያለሽም፣ የሚያስፈልገው ግን አንድ ነገር ብቻ ነው። ማርያምም መልካሙን ድርሻ መርጣለች፣ ከእርሷም አይወሰድባትም አላት። ይህ የክርስቶስ ወንጌል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።

የተወደዳችሁ ወንድሞቼና እህቶቼ እንደምን ከረማችሁ? ቀደም ሲል ሲነበብ በሰማነው በዛሬው ዕለተ ሰንበት ላይ የተነበበው ቅዱስ ወንጌል ከሉቃስ ወንጌል ምዕራፍ 10 ከቁጥር 38 እስከ 42 ላይ የተወሰደ ሲሆን ኢየሱስ የአልዓዛር እህቶች በሆኑት በማርታና በማርያም ቤት አድርጎ ስለነበረው ጉብኝት ይገልጻል። እነርሱም ኢየሱስን በቤታቸው ተቀበሉት። በወቅቱ ማርያም ትሠራው የነበረውን ሥራ ትታ ኢየሱስ ይናገረው የነበረውን ንግግር እንዳያመልጣት በማሰብ በኢየሱስ እግር ስር ተቀምጣ ታዳምጠው ነበር። እርሱ በሕይወት ሂደት ውስጥ እኛን ሊጎበኘን በሚመጣበት ወቅት ሁሉንም ነገር ወደ ጎን ትተን እርሱን ማዳመጥ ይኖርብናል። ምክንያቱም የእርሱ ከእኛ ጋር መሆንና የእርሱ ቃል ከሁሉም ነገር መቅደም ይኖርበታልና። ጌታ ሁሌም ያስገርመናል። በእውነት እርሱን ማዳመጥ ስንጀምር በዙሪያችን ከቦን የነበረው ደመና በኖ ይጠፋል። ጥርጣሬዎቻችን ለእውነት መንገድ ይለቃሉ። ስጋቶቻችን ወይም ፍርሃቶቻችን ወደ መረጋጋት፣ እንዲሁም የተለያዩ የሕይወት ሁኔታዎች በሙሉ በትክክለኛ ቦታቸው ላይ እንዲገኙ ያደርጋል። ጌታ ሁልጊዜም ወደ እኛ በሚመጣበት ወቅት ሁሉ ነገሮችን በሙሉ በሚገባ ያስተካክልልናል። የቢታንያ አገር ተወላጅ የሆነችው ማርያም በኢየሱስ እግር ስር ተቀምጣ እንደነበረ የሚያሳየው ትዕይንት ውስጥ ቅዱስ ሉቃስ የአንድ አማኝ የሆነ ሰው የጸሎት ምልከታ ምን መሆኑን ያሳየናል። እሱም ጌታውን ማዳመጥና ከእርሱ ጋር ለመጣጣም ያለውን ፍላጎት ያሳያል። ይህ ጉዳይ የሚያመለክተው ደግሞ በየዕለቱ እረፍት ማድረግ እንደሚገባንና ለጥቂት ደቂቃዎች ያህል በጸጥታ መቆየት በየቀኑ ባጠገባችን በማለፍ ለሚያበረታታን ኢየሱስ በቂ የሆነ ስፍራ መስጠት እንደሚገባን የሚያሳይ ሲሆን ብርታትን እንዲሰጠን ከእርሱ ጋር ለየት ያለ ቆይታ እንዲኖረን እርጋታ እንዲኖረን እና በዕለት ተዕለት ተግባራችን ውጤታማ እንድንሆን እንዲረዳን ጭምር ልንጸልይ ያስፈልጋል። አስተንትኖ ጊዜም ያስፈልገናል። ኢየሱስ እርሷ የተሻለውን መርጣለች በማለት ማርያምን በማድነቅ በተጨማሪም እያንዳንዳችን ነገሮችን በማከናወን ከመጠመድ ይልቅ የእርሱን ቃል ለማዳመጥ ቅድሚያ መስጠት እንደሚገባን፣ ነገር ግን አስቀድማችሁ የእግዚአብሔር መንግሥትና ጽድቁን እሹ፣ ሌላው ተጨማሪ ነገር ይሰጣችኋል እንደሚለው ሁሉ ዕለታዊ የሆኑ ተግባሮቻችንን በሚገባ ማከናወን እንችል ዘንድ የጌታን ቃል በቅድሚያ ማዳመጥ እንደሚገባን ይነግረናል። የማርያም እህት የሆነችው ማርታ የምትባል ሴት በዚህ ታሪክ ውስጥ ትገኛለች። ወንጌላዊው ቅዱስ ሉቃስ እንደገለጸው ኢየሱስን ወደ ቤት የጋበዘችው እርሷ እንደነበረችም ይነግረናል። ምናልባትም ማርታ የማርያም ታላቅ እህት ልትሆን ትችል ይሆናል። በእርግጥ ማርያም በኢየሱስ እግር ስር ተቀምጣ ታዳምጥ በነበረበት ወቅት ማርታ ብዙ ሥራዎችን በማከናወን ጉድ ጉድ ትል ነበር። ለዚያም ነው ታዲያ ማርታ ማርታ ስለ ብዙ ነገር ትጨነቅያለሽ በማለት ኢየሱስ የተናገራት በዚህ ምክንያት ነው። ኢየሱስ እነዚህን ቃላቶች የተጠቀመው የማርታን ሥራ ለመኮነን ፈልጎ ሳይሆን ይልቁኑ አንዳንድ ጊዜ ከሚፈጠረው ጭንቀት ማረፍ እንደሚገባን ለመግለጽ ፈልጎ የተናገረው ቃል ነው። እኛም ብንሆን የቅድስት ማርታን ጭንቀትና አብነት እንጋራለን። በቤታችን በማኅበረሰባችኑ ሳይቀር እርስ በርስ የመቀባበል የወንድማማችነት ባህል በማንጸባረቅ ሁላችንም እንግዳ ሆነን የሄድንበት ቤት እንደ ቤታችን ሆኖ እንዲሰማን ማድረግ፣ በተለይም አቅመ ደካማ የሆኑ እና ድሆችን በሮቻችንን በሚያንኳኩበት ወቅት ተቀብለን ማስተናገድ ይኖርብናል። ስለሆነም የዛሬው ቅዱስ ወንጌል የሚተርክልን ነገር ቢኖር የልብ ጥበብ የሚለካው አስተንትኖና ተግባር የተሰኙትን ሁለት መሠረታዊ የሆነው ነገሮችን አጣምሮ በተግባር ላይ ማዋል ላይ የተመሠረተ ነው። ማርታና ማርያም ይህንን መንገድ ያሳዩናል። ሕይወታችን በደስታ የተሞላ ጣዕም እንዲኖራት የምንፈልግ ከሆነ እነዚህን ሁለት መሠረታዊ የሆኑ ነገሮችን አጣምረን መተግበር ይኖርብናል። በአንድ በኩል በኢየሱስ እግር ስር መቀመጥ ሁሉንም ምስጢር ይገልጽልን ዘንድ ማዳመጥ የሚገባን ሲሆን፣ በሌላ በኩል ደግሞ ለሰዎች የምናስብና እንግዳ ተቀባይ መሆን እርሱ በሮቻችን አጠገብ በሚያልፍበትና በሚያንኳኳበት ወቅት እርሱ የድሆችን ፊት ገጽታ ተላብሶ እረፍትና የወንድማማችነት ፍቅር ፍለጋ በበራችን ላይ በሚመላለስበት ወቅት እርሱን ተቀብለን ማስተናገድ ይኖርብናል። የዚህን ዐይነት መስተንግዶ ማድረግ ይኖርብናል። የቤተ ክርስቲያን እናት የሆነችው እመቤታችን ቅድስት ድንግል ማርያም እግዚአብሔርን
እህት ወንድሞቻችንን ማርያም በነበራት አይነት ልብና ማርታ በነበራት አይነት እጅ መውደድና ማገልገል እንችል ዘንድ ከልጇ ዘንድ ጸጋ እንድታሰጠን ልንማጸናት የሚገባ ሲሆን ኢየሱስ ክርስቶስን በማዳመጥ የሰላምና የተስፋ ሐዋርያ እንድንሆን ጭምር እንድትረዳን ልንማጸናት ይገባል። ይህ ደግሞ በጣም አስፈላጊ የሆነ ጉዳይ ነው። በእነዚህ ሁለት አመለካከቶች የሰላምና የተስፋ መሳሪያዎች መሆን እንችላለን። እመቤታችን ቅድስት ድንግል ማርያም ይህንን መተግበር እንችል ዘንድ እርሷ በአማራጅነቷ ትረዳን ዘንድ ልንማጸናት ይገባል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን የዛሬው የእሁድ ሐምሌ 26 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።